የኢትዮጵያ ድምፅ ራዲዮ ጣቢያ ነው። ይህ በስቶክሆልም ከተማ የሚገኘው የኢትዮጵያ ድምፅ ራዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ በአገራችን ኢትዮጵያ በስዊድን አገርና በመላው ዓለም የሚከሰቱ ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ይዘቶች ያላቸውን ዝግጅቶች ይዞላችሁ ይቀርባል። አዝናኝና አስተማሪ ፕሮግራሞችም ተካተዋል።

የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 8 ሰዓት እስከ 10 ሰዓት ድረስ በስቶክሆልም ራዲዮ FM 101.1 MHz የሚያስተላልፈውን ፕሮግራም አሁን ይጀምራል።

0: ሰላም ጤና ይስጥልን ውድ አድማጮቻችን የኢትዮጵያ ድምጽ ሬዲዮ እነሆ ሳምንታዊ ፕሮግራሙን አሁን ጀምሯል። እንግዲህ ይሄ ሁለተኛ ሶስተኛ ሳምንቱ መሰለኝ ከሰዓት በኋላ
1: ሁለተኛ
0: ነው። ኦኬ እንግዲህ ለብዙ አድማጮቻችን ያመቻል ብለን በተለይ ቤተክርስቲያን ጧጧት ለሚሄዱ መስጊድም ቢሆን ጧጧት ለሚሄዱ ለሁሉም አማኞች ይመቻል ብለን እንደምንም ብለን ከሰዓት አርገንላችኋል ለሁሉም አድማጮቻችን። እንዴት በነገራችን ላይ ይሄን ፕሮግራማችንን በቀጥታ በኤፍኤም 101.1 ስቶክሆልም ታቢያ ከምታዳምጡት እዚህ ስቶክሆልም አካባቢ ካላችሁ በተጨማሪ በአለም ዙሪያ ያሉ ወገኖቻችን በዩቲዩብ ካናላችን Voice of Ethiopia Stockholm ብለው ዩቲዩብ ካናላችንን Voice of Ethiopia Stockholm ብለው ቢገቡ ማዳመጥ የሚችሉ መሆን እየገለጽን በነገራችን ላይ ብዙ ጊዜ ማንናገረዋል Subscribe Like እና ምንድነው ደሞ Comment አድርጉ። ግን እንንጃ ኮሜንት ይደረጋል ያደርጉታል በእኛም ትላ ያላውቅ
1: ዌብሳይቱን የሚቆጣጠረው ያው
0: እሱ ነው።
1: እዛኛውም ይሄ 101.1 የሚለው ትንሽ ሞር ከስቶክሆልም ውጪ ይወጣል
0: ዳይሬክት
1: እንት የሚለው ኃይሉ
0: ኦኬ ተለቅ ያለ ነውና
1: ከስቶክሆልም አንዳንድ ቦታ አሁን ወደ ሰደርተሌ ኖርተሌ ምናምን አይሰማም
0: የሚሉ
1: ሰዎች ካሉ 101 የተሻለ ኃይል አለው
0: 101.1 FM Stockholm FM megahertz በሱ መከታተል ይችላልላችሁ። በቀጣ በዩቲዩብ ቻናላችንም እንዳልኩት Voice of Ethiopia Stockholm ብላችሁ መከታተል ይችላልላችሁ። በተለይ ባለም ዙሪያ ያላላችሁ ወገኖቻችን ብዙዎቹ በነገራችን ላይ ይሄ ሬዲዮ በተዘዋዋሪ መንገድም በቀጥታም ያገኙ የሚደውሉልን ሰዎች አሉ። እኔ አሁን አንድ የልጅነት ጓደኛዬ ብዙ ጊዜ በዚህ ሬዲዮ ተናግሬው ነበር አብሮ አደገ ከሰባተኛ ክፍል ጀምሮ እስከም 12ኛ ክፍል አብረን የተማርን አንድ አካባቢ ልጆች አብረን ያደግን በቁመትም በመልክም ምናምን እንመሳሰል በእንትን አገኝቶኝ ደውሎ አነጋግሮኛልና በጣም ነው ደስ ያለኝ የልጅነት ጓደኛዬ ነው። እስቲ ዛሬ እደውልለትና ስለ አዲስ አመት እሱንም ጠይቀዋለሁ። አንድ እሱ ነው። ሌላ የኢትዮጵያን አዲስ አመት ማለትም እዚህ ሀገር የሚከበረው የሴፕቴምበር 12ቱን የኢትዮጵያን አዲስ አመት በተመለከተ ኦልቢ በሱፕቶፒያ የሚዘጋጀውን ዝግጅት በተመለከተ ሴፕቴምበር 12 የዝግጅቱን በተለይ ምግቡን በትልቅ አላፊነት ወስዳ ያዘጋጀችው እህታችንን እንደውልና መስከረም ሜሪን ደውለን እሷ የምትለውን እንሰማለን። ሚሚ የምትባል ደግሞ እህታችን አለችን። እሷን ደግሞ በኬክ ምናምን ጎበዝነች ሲሉኝ ሰማለሁ። እሷንም እንግዲህ አናግራታለሁ። ስለ አዲስ አመት ነው በብዛት የምናናግራቸው። ከዛ በተጨማሪ ደግሞ አንድ የእህታችን ልጅ በጣም በሚያበሳጭ ሁኔታ አዝና አህመድ ይሄን ነገር ብታነሱ ጥሩ ነው እኔ በጣም አበሳይቶኛል ብላለች። እስቲ ምንድነው ያበሳጫት? ፍቅር ትባላለች። ፍቅርን እንደውልላትና ምንድነው ያበሳጫት? ጠላትሽ ይበሳጭ ነው ምንለው አይደል? ስለዚህ እንደውልላትና እሷም ያበሳጫትን ነገር እንሰማለን። ሌላው

ኖርማል የሆነ ሰው ህዝብ ፊት ወጥቶ እንደዛ ይናገርም ለመቀለድ ካልሆነ ስለቀር እነሱን እንድታዳምጡና እንድትዝናኑ እንጋብዛችኋለን። ከዛ በፊት ግን አንድ ሙዚቃ እንጋብዛችሁና የሆነ አይጥ የታመመበት ሰው የሱን ችግር ደሞን ሰማለን። መልካም ቆይታ ይሁንላችሁ።

0: አድማጫችን ይህ የምታዳምጡ ስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ጣቢያ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከቀኑ 8 ሰዓት እስከ 10 ሰዓት ድረስ የሚያስተላልፈውን በ101.1 ሜጋሄርዝ በስቶክሆልም ራዲዮ የሚያስተላልፈውን ፕሮግራም እንግዲህ እንደቀጠለ ነው። እስቲ አሁን ደግሞ አንድ በሽተኛ ያጋጠመው የቤት በሽተኛ ያጋጠመው ሰው ምን እንደሚያደርግና ምን እንደሚል አብረን እንስማ።
1: ያይጠመዳት መርዝ ነው
2: ስንት አመቷ ነው?

0: Hallå Fikr. Isamashal. Okej, radio vad är isamal? Kaffar går dem svan hela inyon. Kojini lärgo. Kojinyande. Inne gör man chum inte klara mara dalchan. Onu. Tarelam den mig. Kaji wala hedem. Baka maximum ni hedo. Oh, nda swal. Okej, okay. Ahoni sama shal?
1: Isamanya.
0: Bet am konjo. Tasfara gallo radio la isamallo is check arganta. Admatoch min disamu. Salam nesh Fikr.
1: Xavier misken anta ndit ne.
0: Ene betam dena nañ. Indi hinna amarinya ndit no mtakalatef Fikr. Betam gobez nesh. Mindinno yesemawut neger betam tebasachesh neberalu. Ene konjo mindinno yabasachesh sti awrin sti nigerin. አድማጮችም ይወቁት ምንድነው የተፈጠረው ፍቅር
1: እሺ ባንኛ ደረጃ በጣም አመሰግናለሁ ለማለት ፈልጋለሁ ይድል ስለተሰጠኝ እና የተፈጠረው አሁን እኔ ጂምናዚየም ጀመርኩኝ እና የገባው ትምህርት ቤት አዲስ ነው እና ነጭ በጣም ይበዛበታል
0: ስዊድኖች ይበዛሉ ማለት ነው
1: ምናልከኝ
0: ስዊድኖቹ ይበዙበታል ማለት ነው ኦኬ
1: አዎ ስዊድኖች በቃ ከትምህርት ቤቱ ውስጥ እንደዚህ አራት እንሆናለን በቃ ጥቁሮች አሶ ሌሎቹ ሁሉ በቃ ነጮች ናቸው ስዊድናዎች ማለት ነው
0: ኦኬ
1: እና እኔ ገና ስጀምር እኔ ትንሽ እንደዚህ ጥሩ ስሜት አልተሰማኝም ነበር ግን በቃ ዞሮ ዞሮ ጥሩ ትምህርት ቤት ስለሆነ በቃ በዛ በሚማሩት ሰዎች እኔ እንደዚህ ፖቨርካድ መሆን አስፈልገኝም በሚባል በቃ በጣም አላሰብኩበትም ግን አርብ ለታ መሰለኝ እነዚህ ፓርቲሊያዳሮች መተው ነበር ትምህርት ቤታችን
0: የፖለቲካ ድርጅት መሪዎቹ መተው ነበር የተለያዩ ፖለቲካ ድርጅት መሪዎች
1: መሪዎቹ ሳይሆኑ ግን እንደዚህ ወካይ
0: ተወካዮቻቸው አዎ
1: እና እነሱ መተው በቃ ስለ ፓርቲያቸው እንደዚህ ትንሽ ያስረዱና ከዛ ምንድነው በቃ ስለ አንዳንድ ጥያቄ ሐሳባቸው ምን እንደነበር በቃ ሊያስረዱን ማለት ነው እና ምንድነው ምግብ የሚበላበት ማውጥሳለን ነበርን ሁላችንም እና በቃ እንደዚህ ሁለመቶ መቶ ሀምሳ ምንድነው ተማሪዎች እንሆናለን እና እዛ በቃ እዛ ክፍል ውስጥ እኔና አንድ ሌላ ሴት ነበርን ብቻ በቃ ሀበሾችንን ሁለታችንም ደግሞ የውጭ ሀገር ዜጋ የሚሆንን ማለት ነው እና በቃ ፓርቲዎቹ ማውራት ጀመሩ ከቬንስተር ፓርቲ የተጀመሩ መጨረሻ ላይ ሶሻል ዴሞክራትና ኤስፐሪ ዴሞክራትና ነበሩ እና ምንድነው እነሱ ነበሩ መጨረሻ ያወሩት እና እነሱ ስፈሪ ዲሞክራትና ሲያወሩ በቃ ልክ በቃ ይሁን ምንም በቃ ሜክ ሴንስ ማድርግ ነገር ራሱ ሲያወሩ በቃ ይጨበጨብላቸዋል ሁሉም በቃ እሪ ይላሉ እና እኔ በጣም በቃ በጣም አለቅም እት ፒያካል በቃ ሁሉም ሰው እኔን እንደሚያይኝና እኔ ይሁን በቃ ተጎልቼ የምታይ አይነት ስሜት ተሰማኝ በጣም ማለት ነው እና ከዛ በቃ ሁሉ ነገር ለሌሎቹ መሪዎቹ እነሱ ሲያወሩ ምንም በቃ አይደነቁ ምንም አይጨበጨብላቸውም ብቻ ስፈሪ ዲሞክራትና ሲያወሩ በቃ ሁሉም ይቀውጡታል እና ከዛ በኋላ ስለ የን ክሪሚናሊቲ አት ምንም ማውራት ጀመሩ እና ስለ የን ክሪሚናሊቲ ማውራት ሲጀምሩ በቃ ኢንቫንድሪንግ ትልቅ ሰብጀክት ስለሆነ በዛም ገቡበትና ሁሉም በቃ ሐሳባቸውን ተናግረው መጨረሻ ላይ ስፈሪ ዲሞክራትና ያወራሉና በቃ ያኔ ሲያወሩ ምንድነው ያሉት om du är utländsk och inte bidrar till samhället då ska du ut med en blå aur.
0: Okej.
1: Okay. Kaza baka hullu majabajabum nem nem. Ena ini አንደኛ በቃ እኔ ጥያቄ የመጣብኝ ኦምዱ ኡትሌንስክ በቃ እንደዚህ ኦምዱ ኡትሌስኩ ኦንት ቢድራት ይሳመለስ እንጂ እንደዚህ መጥፎ ነገር ከሰራችሁ ምንም በቃ ከሌላ ሀገር ውጭ ሀገር ሰው ከሆናችሁና ለ በቃ ሶሳይቲው ምንም የምታመጡት ነገር ከሌለ ከሀገሩ መውጣት አለባችሁ። በጣም የሚከብድ አብሶለኒ በጣም ከበደኝ እንደዚህ ሲሉ
0: ገባኝ።
1: እና በቃ ያኔ ራሱ በቃ እንደዚህ እምባይ ሊመጣ ነገር ተጀማመረኝ ማለት ነው። ከዛ እየቀጠሉ እንደዚህ ንግግሩ ሲቀጥል ስለ በቃ መገዳደል ምንም ለምን ማውራት ጀመሩ እና ያኔ በቃ ምንድን ያሉት ዶም ዳር ቫራንድራ ፖቮራ ጋቶር ብሏል። ከዛ እኔም እዚህ ጋር ማለት ነው እንደዚህ ሲል እኔ በደንብ ሳስበው አሶ በዚህ ሚኒንግ ይሄ ስኒንግ ላይ እኔ ተጎልቶ የሚታይኝ የሰው ህይወት መሞቱ ነው እንጂ የማን መሬት ላይ መሆኑ ማንም ኬር የሚያደርግ አልመሰለኝም በእኔ አስተያየት ማለት ነው። እሱ ግን በቃ አነጋገሩ ሲያወራ በቃ እኛ መሬት ላይ እየተገዳደሉ ነው እንጂ ሰው መሞቱን አያስቡም። እና እኔ ያኔ በቃ በጣም እንደዚህ የእውነት በጣም በጣም ነው የተሰማኝ። ለምን እኔ እንኳን እንደዚህ ትልልቆች ቀርቶ በእኔ እድሜ ራሱ ይህም የመጡት እኛ የምናውቃቸው ከኢትዮጵያ ሀበሾች ምናምን ስንት እንደሞቱ ሁላችንም እናውቃለን። እና በጣም ነው ያዘንኩት ከልቤ ማለት ነው። እኛን እንደ በቃ እንደ ሰው ሳይሆን እንደ ቁጥር ነው የእኛ ህይወት የሚታየው። እና እንደዚህ ሰው ሞተ እንዴት እናድርግ ምናምን፣ ዞሮ ዞሮ እኛንን የምንጎዳው ለምን እኛን የምንገዳደለው ነጭ አይደለም የሚሞተው እና በቃ በጣም ነው የተሰማኝ።
0: ፍቅር ስንት አመትሽ ነው?
1: እኔ 16።
0: በዚህ እድሜሽ ነው ይህን ሁሉ የበሰለ እንትን መናገር የምትችዩ? ለዛውም በአማርኛ። በጣም በጣም ነው የማደንቅሽ። ቆይ እስቲ አሁን ምንድን ነው ለአድማጮች ግልጽ ለማድረግ ከግራ እስከ ቀኝ ያሉት ከቬንስተር ፓርቲ እስከ አክራሪዎቹ የውጭ ሀገር ዜጋ ይወጣልን የሚሉት ፋሪ ዴሞክራቶች፣ በመካከል ያሉ ሶሻል ዴሞክራቱም ሊበራሉም ሁሉም መጥተው ነበር እናንተ ጊምናዚየ እዛ ትልቁ የምግብ አዳራሻችሁ ውስጥ እስከ 150 እስከ 200 የሚሆኑ ሰዎች ተሰብስበው ገለጻ ያደርጉ ነበር። አሁን የስፋሬ ዴሞክራቶች እነዚያ የቀኝ አክራሪዎቹ በተለይ የውጭ ሀገር ዜጋው ይውጣልን የሚሉት ሲናገሩ እዛ ያለው አዳራሹ ያለው ወጣት በሙሉ ያጨበጭባል። ሌሎቹ ግን ስለ ኢንቫንዳሬ ለሀገሪቱ የሰሩትን ጥሩ ነገር ምን ምን ሲያወሩ፣ ሶሻል ዴሞክራቶቹ ሌሎቹም ሲያወሩ ማንም እንትን የሚል የለም። አንቺ እዛ መካከል አንቺና አንድ ጓደኛች ነበራችሁ፣ ወደ አንቺ ይመለከቱ ነበር አንድ ሞመንት ላይ እና
1: ቀጥ
0: ያንቺ ነው ሀሳቡ።
1: እና ደግሞም እንደዚህ ሁሉም አጨበጨቡ ብዬ ስል እንደዚህ ማጋንን ሊመስል ይችላል፣ ግን እውነት
0: ትክክል
1: አንድ ሰው አልቀረም በቃ ሁሉም። እና የሆነ በቃ እኔ በህይወቴ እንደዚህ አይነት ስሜት ተሰምቶኝ ያውቅም ከልቤ ማለት ነው።
0: ገባኝ።
1: እንደዚህ ሰው ትጠየቃለ መቼም እንደዚህ ራሴ ስም አጋጥሞ ያውቃል ምናምን። እና አንዳንዴ እንደዚህ በቃ ክፉ ነገር የሆነ አሮጊት ሊናገር ይችላል፣ ግን በእኔ እድሜ ያሉ ልጆች አንድ አዳራሽ በቃ 200 የሚሆኑ ሁሉም ሲያጨበጭቡ የሚሰማው ስሜት በጣም በጣም የሚደብር ነው።
0: በጣም ከባድ ነው። ይገባኛል። እንደውም የሰማሁት ምንድን ነው አልሽ፣ እንግዲህ ምን ያህል እውነት እንደሆነ አላውቅም፣ ማማ እኔ እስከ ዛሬ ስዊድን ነኝ ብዬ አስብ ነበር። ስዊድን ነው ያለሁት፣ ሁሉም መብት አለኝ፣ ምንም ችግር የለም ብዬ ገምት ነበር። አሁን ግን በጣም ተሰማኝ ብለሽ አልመሰለኝ።
1: እውነት ነው። እኔም በቃ በዛ ምንድን ነው በዛ ሰዓት ላይ በጣም በቃ እውነት ሆነልኝ የእነሱና የኛ ምን ያህል ልዩነት እንዳለው። የፈለገ እኔ ስዊድን ሀገርም ተወልጄም በቃ ቋንቋቸውንም ሙሉ ለሙሉ ባውቅም እኔ እንዳልከው ኢትዮጵያ ሀገሬን በጣም ነው የምወደው፣ ግን ዞሮ ዞሮ ያሳደገኝ ስዊድን ነው እና እኔ ስዊድን ሀገሬ ነው ብዬ ነው የማስበው። ግን ያኔ የተፈጠረው በጣም በቃ የተለየ በቃ እኔ ቪ ኦክዶም በቃ እነሱና እኛ የሆነ ግሩፒየሪን ተሰማኝ። እና ከዛ ለማንኛውም የሆነ ጊዜም ደግሞ ስፈሪ ዲሞክራት ነው በቃ በጣም በሚያስጠላ ቋንቋ በጣም በሚደብር ቋንቋ ቬንስተር ፓርቲየትን ተናገሯቸው እና ቬንስተር ፓርቲየት ያለው የሚወክለው ሰው እሱ ብቻ ነው ጥቁር ከሁሉም እዛ ከመጡት ማለት ነው ሹም ሀበሻ መሰለኝ እና እሱ መለሰላቸው እና እውነት የመለሰው ነገር በጣም በቃ የእውነት ነው በቃ ሁሉ የሚለው ነገር እንደዚህ ፋክታ ምንም ይዞ ነው የመጣው እና ያኔ እኔ በጣም በቃ ምንም ሳላፍ ጮክ ብዬ አጨበጨብኩኝ።
0: ኦኬ
1: ከዛ እኔ ሳጨበጭብ በቃ እኔ ብቻ ነበርኩኝ ያጨበጨብኩት ሁሉም በቃ እነዚህ 200 የሚሆኑ ሰዎች ዙር ብሎ ኒናዩን በቃ እንዳለ አዳራሽ ጸጥን ያለው የእውነት እነዚህ የሚወክሉትም ሰዎቹም ፓርቲዎቹም እነሱም ጸጥ ብሎ በቃ ሁሉም ኒናዩን ከዚያ ከትንሽ እኔ በቃ በጣም ብዙ ደቂቃ ነው የተሰማኝ ግን ለትንሽ ሰዓት ጸጥ አሉና ከዛ በቃ ሁሉ በሳቅ ለዚህ እንድታጨበጭባለች በሚባል ከዛ እኔ በዚህ ሰዓት በቃ በጣም ተናደድኩ ለምን እንዴት እንዶ እነዚህ ለእንደዚህ በቃ ለማይሆን ነገር ሲያጨበጭቡ እኔ በማምንበት ነገር ሳጨበጭብ እንዴት እኔ እንደዚህ በቃ እንደዚህ አይነት ሪአክሽን ይሰጠኛል በሚባል በቃ ሁሉንም ይሁኑ አብዙ ከኋላዎች የነበሩ ሰዎች ነበሩ እነሱ በጣም በቃ ሲጮ ዞር ብዬ ምንድን ነው በቃ የሚያስቀው ምናምን ብዬ ጠየኳቸው ከዛ እነሱም ትንሽ እንደዚህ አፋቸው ትንሽ ተሳሰረ እንደዚህ ስለጠየኳቸው ከዛ ምንድን ነው በቃ ከዛ ቀጥሉ እኔ ግን በጣም ተሰማኝ በቃ ያኔ በጣም እንባይ መጣ እና ወጥ ለማድረግ ሞከርኩኝና ከዛ አስተማሪ እሱም የውጭ ሀገር ዜጋ ነው እና እሱ መጣና ጠየቀኝ እንደዚህ ፍቅር ምን ሆነሽ ነው እንዴ ማን ነው አንቺ ላይ ነው የተሳቀው ምንም ብሎ ጠየቀኝ ከዛ አዋልኩት ከዛ በቃ እንደዚህ ሲያወራኝ እኔ በቃ እንባይን መያዝ አልቻልኩም ማልቀስ ጀመርኩ ከዛ ምንድን ነው በቃ ጠየቀኝ እኔም ደግሞ በቃ በጣም እንደዚህ የእውነት በህይወቴ እንደዚህ እንዳልኩት የተሰማኝ ስሜት የለም እና በቃ አስረዳሁት በሚችለው ያህል በዛ ሰዓት ከዛ ሌላም አስተማሪ እሷ ሙስሊም ናት እና ሂጃብ ታደርጋለች እና ይህን ጥያቄም ንግግሩ ላይ መጥቶ ነበር የሂጃብ ኒካም ቡርካም ነምን መደረግ ይፈቀዳል ወይ አይፈቀድም የሚባል እና እሷም በጣም ተሰማትና እሷም ማልቀስ ጀመረች ከዛ በቃ ሁለታችንን ተለቃቅሰን ምን ከዛ ለማማ ደውዬ በቃ የተፈጠረውን ነገር ተናገርኩ ማለት ነው
0: ማማ ደወለችና ለኔ ነገረችኝ አንቺን አናገርኩሽ ፍቃደኛ መሆንሽን ነገርሽኝ አቀረብኩሽ ፍቅር የኔ ቆንጆ አንድ ነገር ልንገርሽ አንበሳ ነሽ ጀግና ነሽ የሚያምንበትን ሰው የሚናገር ፈርቶ አድርባይ ማአት ትልልቆች አድርባዎች አሉ ስተት መሆኑን የሚነገረው የሚሰራው ስተት መሆኑን ያወቁ ለመኖር ሲሉ አድርባዮች ለሆዳቸው ሲሉ መስለው የሚኖሩ አሉ አንቺ ጀግንነት ነው አንበሳ ነሽ ለኔ አሁን ምን እናድርግ ባጭር ውስጥ ምን ማድረግ ይገባዋል ይሄ ችግር በእያንዳንዱ ቤት ይመጣል አሁን እኮ ያለው ችግር ምንድነው የዜግነት ያላቸውም ምርጫም አይሄዱም ምርጫም አያደርጉም ይሄ ነገር እስካልመረጡ ድረስ ምርጫውን በሁለት ሳምንት በኋላ ይደረጋል እስካልመረጡ ድረስ እነዚህ አክራሪዎቹ ስልጣን ላይ መጡና እያንዳንዱን ፓስፖርት አለኝ የሚለው ነው የሱዳንም ፓስፖርት አለኝ የሚለው ምክንያት እየፈጠሩ ማስወጣት ይጀምራሉ ምክንያቱም በፖለቲካ ዓለም ላይ ባንድ ጊዜ ከባድ እርምጃ ይወሰድም ቀስ እያሉ ነው የሚወስዱትና ይሄንን አንድ የሬዲዮ የሚያሳስበው ኢትዮጵያኖች በቀበሌም በሬጊዮንም በፓርላማ መምረጥ የምትችሉ ሶስት አይነት ነው ያለው ፓስፖርት የሱዳን ዜግነት ያላችሁ ሶስቱንም መምረጥ ትችላላችሁ ሶስቱንም በሬጊዮን መምረጥ ትችላላችሁ የዜግነት የሌላችሁ እዚህ ሀገር የመኖሪያ ፍቃድ ያላችሁ በቀበሌ መምረጥ ትችላላችሁ ቀበሌ ደግሞ ትልቅ ስልጣን አለው እዚህ ሀገር እስካት እንኳን የሚወሰነው በእያንዳንዱ ቀበሌ ነው ይሄን እንኳን የሚያቀያል አይመስለኝም ኢትዮጵያ በብዛት ያም የሚያውቃሉ ብዙ ግን የቀበሌ ስካት እንኳን ማን ነው ቀረጥ የሚወሰነው በቀበሌ ነው ያንዳንዱ ሊዲንግና ቡችርካ እኩል አይደለም ቀረጡ ምክንያቱም የሀብት ልዩነት ስላለ ቡችርካ ውስጥ ብዙ ስራ ማይሰራስ ሊኖር ስለሚችል የዛ ቀበሌ የቡችርካ ቀበሌ ገንዘብ ስለሌለው ገቢ ስለማያገኝ በቀረጥ የግዴታ ቀረጡን ከፍ ያደርጋል ብዙ የሚሰሩ ሰዎች ስለሌሉ ብዙ ቀረጥ አያገኝም ከሚሰሩት ሰዎች ከፍ ያለ ቀረጥ ይወስዳል 31 ነው መሰለኝ ባልሳሳት ቡችርካ መሰለኝ 31 ወደ ሰሜን ብትሄድ ደግሞ ወደ 34ም 33ም አለ ሊዲንግና ደግሞ እነዚህ ሀብታም እንትኖች ብትሄድ 29 20 ምናምን ነው እና ይሄንን የምታረጉት እናንተው ናችሁ መራጮች ለራሳችሁ ስትሉ ምረጡ እኔ ምንም ለውጥ አላመጣም የሚለው ይሄ የኢትዮጵያኖች ልክስክስ አስተሳሰብ መቅረት አለበት ለራስ ስትል ጨው ለራስ ስትል ጣፍጥ አልበዛ ድንጋይ ነው ብለው ይጥሉሃል ይሄ ተኝታችሁ እኔ ምን ቸገረኝ ምን አገባኝ የምትሉ እየመነቀለ ይጥልሃል እና ከልቤ ነው የምናገረው ስለማቀው ነው ስለሚያናድደኝ ነው እና ለኔ አንበሳ አይነች ለሁላችንም አንበሳ ነሽ እኔ ቆንጆ እንኮራብሻለን ምትዩ ባጭሩ ምታስተላልፊው መልእክት ካለ ንገሪንና ቻው ልበልሽ
1: እሺ ባጭሩ እኔ እንዳልከው በቃ ምንድነው ርስታ ማድረግ የሚችሉ ሁሉም ሰዎች
0: አዎ
1: ርስታቸውን በጣም መጠቀም እንዳለባቸው አብሶ በዚህ ሰዓት ማለት ነው ከዛም ደግሞ በቃ እኔ እግዚአብሔር ይመስገን በጣም ጥሩ እናት ስላለችኝ ነው እኔ ራሴ በጣም እንደነገጥኩት በዛ ሁሉ ሰው በማጨብጨብ ምናምን እና እውነት ለመነጋገር እናቴንም በጣም ላመሰግናት ፈልጋለሁ በዚህ ሰዓት እና ልጆቻችሁንም በቃ መናገር መንገር እንደዚህ እኛ ከነሱ እንደማናን
0: እንደማናና በቃ ይሄንን ነው እኔ ቆንጆ በጣም ጎበዝ አስቱካንም እናትሽንም እናመሰግናለን መልካም እድል ይሁንልሽ ሰላም ሁኚ ቻው ቻው ቻው አድማጮቻችን ከአንድ ሙዚቃ በኋላ ተመልሰ

0: አድማጮችን የምታዳምጡ ስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያውያን ሰዓት አቆጣጠር ከቀኑ 8 ሰዓት እስከ 10 ሰዓት የሚያስተላልፈውን ፕሮግራም እንከተለ ነው። ሬዲዮናችንን በከስዊድን ውጭ ወይም ከስቶክሆልም ውጭ ያላችሁ በዋትማኑ ዩቲዩብ ቻናላችን ኦኬ በዩቲዩብ ቻናላችን ኢትዮጵያን ምን ነበር ስሙ? Voice of Ethiopia, Voice of Ethiopia Stockholm Sweden, Voice of Ethiopia Stockholm Sweden ብላችሁ በዩቲዩብ ቻናላችን መከታተል ትችላላችሁ። አንድ አድማጫችን ደውለው የቡችርካ 33 ነው አስተካክሉ ብለዋል። ይገባናልኛ ኤግዛክት መናገራችን አይደለም ለማሳየት የፈለግነው ሀብታም ኮሚን ከሆነ ዝቅ ያለ ነው 29 28 ሚሊዮን እሺ የስቶኮል ምናልባት የማን ነው የቡችርካ ብዙ የሚሰራ ስለሌለ ቀረጡ ከብዙ ሰው ስለማይገኝ ከፍ ሊል ይችላል ወይ 31 ወዛተና ያለው እንጂ ኤግዛክት የስታቲስቲኩን ይዘን አይደለም። ለማንኛውም እናመሰግናለን 33 ነው ብለውናል። እሱም በጣም ብዙ ነው። ምርጫው ቁም ነገሩ ምርጫውን አድርጉ ነው። ምርጫ ላይ ተሳተፉ ነው ምንለው። አሁን ደግሞ አንድ እስቲ እናሰማችሁና በዚህ ተዝናኑ አድማጮቻችን።
1: አነት ልቀጠር ደብተራነት ልቀጠር አዋቂነት ልቀጠር የሥራ ልምድ ቢሉኝ የዚያ ሥራ በኩር የሀገሩን ዝናብ እኛን ያዘነብ ነው ብዬ ምደሰኩር እኔ ኢትዮጵያዊ ነኝ። በወግ በማዕረግ ባድግም ከእምነት ሥርዓቱ ዳርቻ ኑሮን ፍታኝ የምለው ሆኖኛ ለእድሜ ጋብቻ የምድር ጥሎሹ ስጦታ መሃው ኢትዮጵያዊ ነኝ ህጋዊ ድሃው። በስለት ብወለድም በስለት ቢወልዱኝም ከገዳም አድባር ተንከራተው ህመም የትያውቀኝና በስለት ነው የምሞተው። አሁና እኔ አይደለው ባንድ ጎን የእግዚአብሔርን አትመጣም ወይ ያልኩት እጄን በመዘርጋት ባንድ ጎን ደግሞ እርሱን ያስረፈድኩት መንገዱን በመስጋት እንደ ቸንቶ መኪና ማንንም ሲያዞረኛ አድርና እንደ አሮጌ አውቶቡስ ሲያደክም ሲያለፋኝ ነዳጄን ስጨርስ በጀርባ ያዝዬ ያሳፈርኩት ሰው ነው ቁልቁል የሚገፋኝ። ኢትዮጵያዊ ነኝ። አይታችሁ ከነበር እንደው ባጋጣሚ መንገድ ስትዞሩ ታስታውሱ እንደሆነ እኔ ነኝ ሹፌሩ። ታዲያ ምን ዋጋ አለው ህዝቡን ለማጓጓዝ ወንበሩን ብሞላው መሪውን አንቄ ወራጅ አለ ብልም አይሰማም ወይ ያለው። የመንገዱ ነገር ቁልቁለት ከበዛው ዳገት ዳገት ካለ ጎበዝ ወራጅ አለ። እኔ ደብተራነት ልቀጠር።
0: ከዚህ በመቀጠል ደግሞ አንድ ወንድማችን ከኖርዌይ ስልክ ደውሎ መስመር ላይ አለ። ጠናስትልኝ ጌታዬ።
2: ጠናስትልን የቮይስ ኦፍ ኢትዮጵያ ስቶክሆልም አዘጋጆች አቶ አህመድ አንተን እንኳን በደንብ አውቃለሁ። ሰላም ናችሁ ሆይ?
0: ክብሩ ይስፋ ይመስገነው። በጣም ሰላም ነን። ይሄው እንግዲህ አዲስ አመትንና የሬዲዮኑን 33ኛ አመት ለማክበር በዝግጅት ላይ ነን። በሴፕቴምበር 12 እናከብራለን ብለናል። ኢትዮጵያኖች ባሉበት እንደተለመደው የውጭ እንግዶችም ባለስልጣኖችም ይገኛሉ። እስቲ አንተ ስለዚህ ሬዲዮ ምን የምታውቀው አለ? ትሰማለህ? ትከታተላለህ? አውቃለሁ ትገልጽልኛለህ አንዳንድ ጊዜ። እስቲ ንገረን ምንድነው የዚህ ሬዲዮ ጥቅም?
2: እንግዲህ ያው እንደገለጽከው የዚህ ፕሮግራም የሬዲዮ ፕሮግራም ተከታታያችሁ ነኝ። ምናልባት ንቁ ተከታታዮቻችሁን በዝርዝር መዝግባችሁ መያዛችሁ እርግጠኛ አይደለሁም። ለማንኛውም ግን ፕሮግራማችሁን በተለይም በኢትዮጵያ ዙሪያ አማራው ላይ እየደረሰ ባለው ጥቃትና ጥፋት ዙሪያ በጣም ጠቃሚ የሆኑ መልእክቶችን እውነት ለመናገር በጣም ዘና አድርጋችሁ ሰው መረዳት በሚችለው መልኩ ፕሮግራሞችን እንደምታስተላልፉ አውቃለሁ። እኔም የተሳተፍኩባቸው ሁኔታዎች አሉ። ስለዚህ ለፕሮግራሙ እውነቱን ለመናገር በጣም ከፍ ያለ አድናቆት ነው ያለኝ። እናንተን ሬዲዮ ፕሮግራም ያኔ በጸረ ወያኔ ትግሉም በጣም የምከታተለው የሬዲዮ ፕሮግራም ነው። ያኔም በእውነት ታስተላልፉት የነበረ ቁም ነገር ያዘለ መልእክት በእውነት በጣም በጣም የሚያስደስት ነው። ስለዚህ በአገር ጉዳይ በአማራው ጉዳይ ያላችሁ ንቁ ተሳትፎ የምታቀርቧቸው ፕሮግራም በጣም ያስደስቱኛል፣ አደንቃለሁም። ከዚህ ውጭ ደግሞ በየአመቱ የኢትዮጵያን አዲስ አመት እንደምታከብሩም አውቃለሁ፣ እከታተላለሁ። በነገራችን ላይ እንግዲህ ያው መቼም ጊዜው እየቀረበ በመሆኑ አጋጣሚውን ተጠቅሜ እንኳን ለኢትዮጵያ አዲስ አመት አደረሳችሁ ማለት እፈልጋለሁ። ይህን ካልኩ እንደው ችዬ እና ተሳክቶልኝ እናንተ ጋር ብቅ ብዬ አብሬያችሁ ባከብር እሰየው ነበረ። ግን እንግዲህ ምናልባት እርግጠኛ አይደለሁም። ዞሮ ዞሮ ግን ምናልባት ደንብ ያላችሁ ይመስለኛል፣ ቀደም ብላችሁ ባወጣችሁት ፕሮግራም። ለዛ እንደው ለመሳተፍ አንድ ትኬት በእኔ ስም መግዛት እፈልጋለሁ። ስለዚህ በርቱ፣ ጠንክሩ ማለት ነው የሚፈልገው። አቶ አህመድ
0: አቶ አለነ እጅግ በጣም እናመሰግናለን። የገንዘቡ ብቻ ሳይሆን ራሱ ማሰቡ የሰው ልጅ በሀሳብ ራሱ መድረሱ ትልቅ ነገር ነው። ለገንዘቡም በጣም እናመሰግናለን። እንልክልሃለን የሬዲዮኑን ምንድን ነው ስዊች ነምበር ነው ከስዊች ከውጭ
2: ስዊፍት ኮድ?
0: አዎ እንልክልሃለን። እሱን እንትን እናደርጋለን፣ ግን በዚህ አንላቀቅም። አዲስ አመትን ሰዎችን እንጠይቃለን፣ እንዴት ነበረ የምታከብሩት? እስቲ ትዝታችሁን ስለ አዲስ አመት አጫውቱን ስለምንል አቶ አለነ መልካም ፈቃድ ሆኖ አጠር አድርገህ ትዝታህን ብታጫውተን።
2: በጣም አመሰግናለሁ። አሁን ወደኋላ ልትጎትተኝ ነው ማለት ነው? ወደ አገር ቤት ከልጅነት እስከ እውቀት ወይም ከልጅነት እስከ ትልቅ እስክንሆን ድረስ የነበረው ነው። እንግዲህ ህፃን እያለን ያው እንደምታውቀው ብዙ ጊዜ ሴቶቹ አበባየሁሽ ዘፈኖችን በቀን እየዞሩ በየቤቱ ይዘምራሉ፣ ይዘፍናሉ። የሚሰጣቸውን እንግዲህ ባደግኩበት አካባቢ ነው እያጫወትኩ ያለው። ከዛ ኖርማሊ የሚሰጣቸው ዶቄት ነው። ያንን ሰብስበው የመስቀል በዓል በሚደርስ ጊዜ ቆንጆ የሆነ የዳቦ አይነት ይጋግራሉ። ያንን አዘጋጅተው ይህንን በየዞሩበት ቤት የሰጧቸውን ሰዎች በግብዣ መልክ ይጠሩና ቡና ተፈልቶ ያን እየተበላ በጣም የሚያዝናና ፕሮግራም አለው። ወንዶቹ ደግሞ ከአዲሱ አመት ጀምሮ የመስቀል በዓል እስኪከበር ድረስ ማታ ማታ ላይ እንዲሁ በየቤቱ እየዞሩ የሆያ ሆዬ ጨዋታ አለ በጎረምሶች የሚደረግ። ያን እየዘፈኑ እየተጫወቱ ገንዘብ የሚሰጥ ገንዘብ ይሰጣል፣ በሌላ መልኩ የሚሰጥ ይሰጣል። መጨረሻ ላይ መስቀል ሲደርስ ቆንጆ የሆነ በዛ ጊዜ እንግዲህ በጣም ርካሽ ነው የፍየል የበግ ዋጋ፣ አንድ ፍየል ወይንም በግ ይገዛል። ያይታረድና ጥብስ ተዘጋጅቶ ያንን የሰጡ ሰዎች ተጠርተው በጣም ደስ የሚል ጊዜ ነበር የምናሳልፈው፣ ልጅ እያለን ማለት ነው። እንግዲህ ከሆን በኋላ ደግሞ ልጆቻችን ደርሰው ወጣቶቹ ያን ሲያደርጉ እኛም በተራችን ያን የምንሰጠውን እንሰጣለን። በምንጠራ ጊዜ ተጋብዘን በቦታው ተገኝተን በእውነት ቆንጆ ጊዜ እናሳልፋለን። የእንቁጣጣሽ የዕለት ሁለት ደግሞ ህጻናት በተለይ አበባ በወረቀት ላይ ስዕል በመሳል እየዞሩ እንኳን ያደረሳችሁ የሚል ስጦታ ይሰጣሉ። ለዛ እንደ የፍላጎታችን ለህፃናቱ ደግሞ ከረሜላ የሚሰጥ ከረሜላ ሊሰጥ ይችላል፣ ገንዘብ የሚሰጥ ገንዘብ ሊሰጥ ይችላል። በዛ መልክ በጣም ደስ የሚል ጊዜ ያልፋል። ከዛ ውጭ እንግዲህ በቤተሰብ ደረጃ በተለይም በበዓል ዕለት ብቻ ሳይሆን ከባህል ዋዜማ ጀምሮ መቼም የቡናው ጣኑ ጪሱ በጣም በጣም ደማቅ የሆነ ጊዜ ነው የሚያልፈው። ቤተዘመድ ይገናኛል፣ ቤተዘመድ በጋራ ሆኖ ይጫወታል። በለት ሁለት እንደዚሁ ከጎረቤት ጋር ከዘመድ ጋር እየተጠራራ አብረህ ቁጭ ብለህ አዲስ አመትን የምታሳልፍበት ጊዜ ነው። አለባበስን በሚመለከት እንግዲህ መግለጽ ያለብኝ አይመስለኝም፣ ሁላችሁም ታውቁታላችሁ። በአዲስ አመት የሚለበስ ለየት ያለ ደመቅ የሚያደርግ ነጭ የባህል ልብስ አለን። ያን በመልበስ እንግዲህ በማድመቅ ነው። ይህን እውነት ለመናገር እንዳው ስለ ሀገር ቤት ስላነሳ ትንሽ ወደኋላ አሳብከኝና ያን ትዝታ ቀሰቀስክብኝ። በጣም አመሰግናለሁ አህመድ።
0: እኔም አመሰግናለሁ አቶ አለነ። በዚህ አጋጣሚ የኖርዌይ ንጉስ መሞታቸውን ሰምተናል። ኩንግ ሃራልድ፣ ንጉስ ሃራልድ በሳቸው አሁን ከሳቸው በኋላ ልጃቸው ንጉስ ሃኮን የንግስናውን ቦታ ይዘዋል። እንግዲህ ምንድነው የሰማነው የተነገረን አልት ፎር ኖርዌይ ነው ያሉት። እንግዲህ የሳቸው ምንድነው መመሪያቸው ሁሉ ነገር ለኖርዌይ የሚለውን መመሪያ ይዘው ነው የነገሱት። በንጉሱ መሞት የተሰማንን ሐዘን እየገለጽን ለእናንተ መጽናኛ ይሆናችሁ። ወንድሜ አለነ እጅግ በጣም እናመሰግናለን። የስዊች ነምበሩን ምናምኑን ገንዘብ ያዙ እንዲልክልህ አደርጋለሁ። እኔ ብዙም እንደዚህ አይነቱ ልምድ ውስጥ የለሁበትም። የዚህ ሬዲዮን እንትን በተመለከተ ይሄንን ብቻ መለፍለፍ ነው የምችለው። መልካም አዲስ ዓመት ይሁንልህ። ከቻልክ እዚሁ ባገኝህ ደስ ይለኛል። ካልቻልክ ደግሞ መልካም አዲስ ዓመት በድጋሜ ኔ ጌታ፣ መልካም ጊዜ።
2: በጣም አመሰግናለሁ አህመድ፣ እንዲሁም ሌሎች ከሬዲዮ ፕሮግራሙ ዝግጅት ጋር ያሉ ጓደኞች ወንድሞችን በጣም እንኳን አደረሳችሁ ማለት ፈልጋለሁ። መልካም በዓል ለሁላችሁም። ሰላም ሆኑልኝ።
0: ጤና ይስጥልኝ። ጤና ይስጥልኝ።
3: ሀገር መሆኗን ላስታውሳችሁ እወዳለሁ።
4: ኢትዮጵያ ለማኝ ሀገር ነች። ለማኝ
5: ለማኝ ቀበሌ፣ ለማኝ ወረዳ፣ ለማኝ ክልል ተፈጠረ።
6: ለማኝ ጦረኛ ትውልድ አገር ሊያቀና ይችል።
4: እኔ ደግሞ በተፈጥሮ የመለመን ጸጋ አለኝ። ልመና በጣም የሚሳካልኝ ሰው ነኝ፣ እድሜም በሙሉ ማለት ነው። ለምኜ ብዙ አላጣም።
7: A few moments later
8: ልመና ሱስ የሆነበት ግለሰብና ማህበረሰብ መበልጸግ አይችልም። የሆነ ቦታ ልመናን በቃ ብለን ማቆም አለብን።

የወይዘሮ በቀለች ማሩ አዬ የቀብር ስነ ስርዓት የሚፈጸመው አርብ ጧት ከጧቱ 3 ሰዓት እስከ 5 ሰዓት በኢትዮጵያን ሰዓት አቆጣጠር በመድኃኔዓለም ቤተክርስቲያን የፍትሐተ ፕሮግራም ይካሄድና የቀብራቸው ስነ ስርዓት እንደ ኢትዮጵያን ሰዓት አቆጣጠር በ6 ሰዓት ላይ በስኩክስ ሺርኩ ጎደን ይካሄዳል።

0: ሰውን አርገዋል። አርማቻችን አሁን ደግሞ አንድ እህታችንን እናስገባና ስለ አዲስ አመት ያላትን ልምድ እንድትነግረን እናደርጋለን። ሃሎ ሚሚ። ሰላም ነው?
1: ሰላም ነው።
0: እስቲ ቆይ በደንብ ይሰማል? ይሰማል። በጣም ቆንጆ።
1: ኦኬ።
0: ቤተ ክርስቲያን ነሽ?
1: አይ
0: ወጣሽ። ኦኬ። ትንጫጫታ ነበር ቅድም። ሚሚ እንግዲህ ምን ያህል ሰው እንደሚያውቃ እናውቅም፣ ግን እኛ እንደሰማ ነው ጣፋጭ ነገሮች እኔ ኬክ ምናምን ብስኩት ምናምን አለ አይደለም፣ በጣም ጎበዝ ነሽ ሲባል ሰምቻለሁ። አይ ቲንክ ለአዲስ አመትም በተለያየ ጊዜ አምተሻል እንደነገሩኝ ከሆነ። እስቲ ስለሱ በመጀመሪያ ስለሱ ንገሪኝና ወደ አዲስ አመት እንሄዳለን። ስለዚህ ችሎታሽ ምንድን ናቸው? የምትሰሪያቸው ጣፋጮች ምን ምን ናቸው?
1: በብዛት ቴራሚሶ፣ ቸኮሌት ኬክ ምናምን
0: ነው የምሰራው። ኦኬ ኦኬ። ቴራሚሶ የሚሉትን ሰምቻለሁ። መቼ ዕለት ነው እንደውም አንድ ቦታ ላይ ተገናኝተን ግሪል ሲደረግ ቴራሚሶ ነው ምናምን እያሉ ሌሎቹ ሴቶቹ ጠይቁሽ አስታውሳለሁ።
1: ቴራሚሶ ነገር ቆንጆ ነው፣ የሚወደድ ኬክ ነው።
0: ኦኬ።
1: በጣም ይበላል
0: ነው
1: ቴራሚሶ።
0: ኦኬ ኦኬ ኦኬ ኦኬ ኦኬ። እንዴት ጀመርሽ ጣፋጭ ስራ ውስጥ እንዴት ገባሽ? ይሄንን እናትሽ ናቸው ያሳዩሽ? እኔ እስከማውቀው ድረስ የኢትዮጵያ እናቶች ሴት ልጆቻቸውን እንግዲህ ድሮ የሚባለውን ነው፣ እኔ ምን ያህል እውነት እንደሆነ አላውቅም። ዶሮ ገነጣጥለሽ 12 ቦታ ነው የሚገነጣጠለው፣ ካልሰራሽ ጥሩ ባል አታገኝም ነው ምናምን ይላሉ ይባል ነበር። እንደሱ ነው ያንቺ ደግሞ እንደሱ ነው ኬኩ ወይስ ምንድን ነው?
1: እኔ ኬኩ ከደስ በራሴ ነው ከወጣው በኋላ ልጅ ያው
0: በልምድ። ኦኬ። እንትን ዶሮውን ግን እናትሽን አስተምረውሻል? ቁጭ ብለው እያዩ ነው ያስተማሩሽ ዶሮ መገነጣጠሉን?
1: አዎ፣ በዓል በሆነ ጊዜ ያው ቁጭ ብለን።
0: ኦኬ።
1: በብዛት ዶሮ በበዓል ነው የሚታረደው
0: እና
1: በበዓል ያው እንደዚህ ገንጢ እንደዚህ ነው ያስተማሩ።
0: ያ እና ዶሮ ገነጣጥለሽ መስራት ትችያለሽ ማለት ነው? ግን አንድ ጥያቄ፣ ዶሮውን እንደፈለግ ገነጣጥዬ 14-15 ቦታ ባረገው ምን ይቀየማል ሰው?
1: የኛ ዶሮ እንደዛ ትደረግማ።
0: ከ12 በላይ መገነጣጠል አትችልም? የኛ ዶሮ
1: በመልክ በጥንሳ።
0: ኦኬ። የአበሻ ዶሮ ትንንሽ ነች አደለ? ትጣፍጣለች፣ ትንንሽ ነች፣ እንደዚህ ትልልቅ አደለችም። ኦኬ ኦኬ። እና አሁን አንቺ በእሱ ላይ ሳይሆን በኬክ እና በጣፋጭ ላይ ያተኩረሻል ማለት ነው?
1: አዎ። ግን እሱም ላይ ጎበዝ ነኝ እኔ ዶሮም ስሰራ።
0: ዶሮም ጎበዝ ነሽ
1: ይላሉ
0: ይላሉ።
1: እንዴት
0: አድርገልን ይሄ ሬዲዮ እንዴት አድርጎ ሊፈትንሽ ይችላል ይሄን ዶሮሽን? እና እናየዋለን እና መተን እዚህ እንናገራለን። ሚሚ ሚሚ ስምሽ ደንበኛ ስምሽ ሚሚ ነው? ብዙ ጊዜ ነው ኢትዮጵያ ውስጥ የማውቀው ሚሚ የሚባል ስም የሚወጣው ለትንንሽ ልጆች፣ ሴቶች ልጆች በልጅነታቸው ሚሚ ይባላሉ፣ በዛው ሚሚ ይሆናል። ግን ሌላ ስም አላቸው ሲባል እሰማለሁ የማውቃቸው። ሚሚ ደንበኛ ስምሽ ነው ወይስ ምንድን ነው? ብዙ ጊዜ ሲጠሩ ይሰማ ሚሚ ነው የሚሉች። እኔም ከዛ ተነስቼ ሚሚ ላለው ተሳስቼ እንደሆን አላውቅም።
1: እኔ በሚሚ ነው የምታወቀው። ያው ሌላ ስም አለኝ፣ የምታወቂያ ስም አለኝ። ስለሆነ ዶሮ ስሜት ይሰብለኛል። እዛ ነው።
0: ለምንድን ነው የማትወጂው?
1: ስም አይመስለኝም። በቃ ስም እኔ ምን ወርቅ ነው ስሜ።
0: ኦኬ ኦኬ።
1: ምን ወርቅ ብሎ ስም ብዙ ጊዜ
0: ካልከፋሽ ብትነግሪኝ።
1: ሰርግ እኔ እንደ ሰርግ ቤት ምናምን የዳቦ ስም እያሉ ስለሚያወጡት
0: ኦኬ
1: በቃ እኔ ስም አይመስለኝም። እሱ በቃ
0: እኛ ሰምነን ሰምተን ብንፈርድስ ምን ይልሻል?
1: ምረዱ
0: እስቲ ንገሪና።
1: አመለወርቅ ነው ስሜ እና አመለወርቅ የዳቦ ስም ስለሚመስለኝ
0: አመለወርቅ። አመለወርቅ በጣም አሪፍ ስም ነው አመለወርቅ። የኔ አሁን የኔ ታላቅ እህቴ የእናቴ አባቴ ላይ ጥሩ ወርቅ ነው ስሟ። አሁን እሷም እንግዲህ አንቺ አመለ ወርቅ ጥሩ ወርቅ ምናምን ወርቅ ዲወርቅ እኮ ውድ የሆነ እንዴት ይሄንን በጣም ነው መኩራት ያለብሽ። ቤተሰቦች በጣም አስበው ነው ያወጡልሽ። ሚሚ
1: ካደኩ በኋላ ልቀይረው አስቤ ነበረ።
0: ጭራሽ ምን ይሁን ብለሽ ከወርቅ የበለጠ ምን አለ? ብር ልታስደርጊው ነው? በነገራችን ላይ አዲስ አመትን እንዴት ነበር የምታከብሪው?
1: አዲስ አመት አበባዮች በመጨፈር ነው የምናከብረው፣ ከሳምንት ከሳምንት ቀን በፊት።
0: ኦኬ፣ ትጨፍሪ ነበር ማለት ነው። አንድ ተገኘ። ኦኬ፣ እስቲ ያችን ጭፈራሽን ንገሪን አሰሚንና
1: አበባዮች ነው የምንለው
0: እኮ አበባዮች። እስቲ እንዴት ነበር የምትይው? እሱማ እኔም አበባዮች ነው። እንዴት ነበር የምትይው አበባዮችን? መፎገር አለባቸው አይደለም እንዴ? ምለ አበባዮች የምትልባቸው ሰዎች ጋር ሄዳችሁ፣ ቤታቸው ጋር ሄዳችሁ አበባዮች ልንል ነው በቃ አበባዮች ከማለታችን በፊት ስጡ አትሉም? የምትሰጡን እንስጡ
1: አበባዮች ብለን እንጨፍራለን
0: እኮ። እንዴት ነበር የምትሉት? አሁን ኔጋ አበባየው ይበይ እስቲ።
1: አልችልም፣ ድምጼ ትንሽ ተዘግቷል።
0: ምን ነው ትናንትና አበባዮች ስትይ ነው ያደርሽው? ግጥሙን የምታስታውሽው ግጥም አለ?
1: አበባዮች ነው አበባዮች ነው የምንለው
0: እኮ አበባዮች ግጥም እኮ አለው አይደል?
1: ብለን እማማሉ ብለን።
0: ይኸውልሽ አንድ ግጥም ነው። ሆ ብለን መጣን፣ ሆ ብለን እማማሉ ብለን፣ አባባስ
1: አባባሉ ብለን
0: እና ምን አድርጉ ነው የምትሉት? እማማሉ ብለን መጣን፣ አባባሉ ብለን መጣን። ከዚያ
1: ያው ሽልማት ነው የምንፈልገው። ከዛ
0: ሙልሙል ዳቦ ነው የሚሰጣችው። ዱቄት ሰምቻለሁ። አሁን ገጠር ውስጥ ዱቄት የሚሰጡ ነበሩ። እናንተ ምን ነበር የምትወስዱት? ምን ነበር የሚሰጣችው?
1: እኔ በምጨፍርበት ሰዓት ያው ገንዘብ ነው በብዛት የሚሰጠን። አንዳንድ ቤት ነው ዳቦ የሚሰጠን
0: እንጂ
1: ያው በቃ እኛም ገንዘብ ነው እዛ ሰዓት የምንፈልገው የነበረው።
0: እንደውም የሰማሁት አሁን ወጣቱ አበባዬም ሆነ ሆያውዬ ሲል እምትን ይዞ ነው የሚሄደው አሉ። ይሄ ምንድን ነው ካርድ የሚገባበት ምን ነው የሚባለው? አይቲኤም እንትኑን ኩርት ለሳሪ አይቲኤም ምናምን ይዞ ነው የሚሄደው አሉ። በሱ አስገቡልን ይላሉ አሉ። ድሮ ቀርቷል
1: ይላሉ።
0: እናንተ ጊዜ አልደረሰም?
1: አይ እኔ ከወጣውስ ነው መሰለኝ እሱ
0: የተጀመረው
1: 19 ዓመት ምናምን።
0: ኦኬ ኦኬ። እሺ በተረፈ እንዴት ነበር የምታከብሪው? ይሄ አበባዬ ነው ግን እስቲ እንደው ውሰጅን ወደ ስዕላዊ ድርሰት ስጭን። አንቺ አዲስ አመት ሲመጣ ከምንድን ነው ከዋዜማው ጀምሮ ምን ታረጊ ነበር? እንዴት ነበር የምታረጊው?
1: ከዋዜማው ጀምሮ ያው ሳምንት ሁለት ሳምንት ሲቀር ስዕል እንስላለን። ወረቀት ዘመድ ምናምን ሲመጣ ጎረቤት እየወሰድን የምንሰጠው እሱ አለ። በተረፈ አዲስ አመት በጣም አዲስ አመት ሲመጣ በጣም ቤት እናጸዳለን። በጣም እንደ ስቱርት ሄደን ይባል በጣም ቤት እናጸዳለን። ያው ለበዓሉ በጣም ነው የምንዘጋጀው፣ ብቻ ከሁለት እስከ ሶስት ሳምንት በፊት።
0: ኦኬ። ዳቦ ይጋገራል፣
1: ይደፋል፣ ጠላ ይጠመቃል።
0: በለው ድፎ ዳቦ ነው አይደል? ድፎ ዳቦ ነው አይደል?
1: ድፎ ነው ድፎ ነው።
0: ከዛ
1: ይደፋል፣
0: በጉ ይታረዳል፣
1: በጉ ይታረዳል፣ ዶሮ እጅም የሚጠመቅበት ጊዜ አለ፣ ሊተርም የሚደረግበት ጊዜ አለ።
2: እኔም ላስታውስሽ አንድ ነገር ከቴክኒሽያን ቤት ይጠረጋል ስትይ የድሮ ቆሻሻ ይውጣ አዲሱ ይግባ የሚባልም ሙዚቃም ነገር ነበር።
1: አዲስ አመትስ የለም ለየት ያለ ጽዳት ከወትሮ ሁሌ ይጸዳል፣ ግን ለየት ያለ ይሄ አመታዊ ጽዳት
2: አዲስ እንዲገባ ምኞትም አለ።
1: የሚጣሉ ነገሮች ይጣላሉ።
2: የጎመን ጎንፈ
0: እሱ ሰምቻለሁ። የጎመን ውጣ ገንፎ ይግባ ምን ምናምን ነገር ሲሉ ሰምቻለሁ።
1: በጣም ለየት ያለ ጽዳት ይጸዳል፣ የሚጣል ነገር ይጣላል።
0: ኦኬ ኦኬ።
2: በጣም ስላስታወሽ በጣም አመሰግናለሁ። ቀጥይ
0: ከሚሚ የምትይው ነገር አለ ለአዲስ አመት? አዲስ አመት ምን የምትመኘው አለ? እኛ ሰው እንዲያውቀው የምትፈልገውን ሳይሆን በቃ ይህልሜን ጄኔራል የሆነ ምኞትሽ ለህዝቡም ለአንቺም ምንድን ነው?
1: ለሁላችንም ለሀገራችን ሰላም ፍቅር
0: አይደል? ከፍቅር ከሰላም በላይ ምን ከስቅር
1: ከሰላም ነው ስለሆነ አሁን ይቆደለን አው ሰላም ፍቅር እግዚአብሔር ሰላም ያድርግልን ሁሉ
0: አሜን እንግዲህ አዲስ አመት እንገናኛለን ብለን ተስፋ እናደርጋለን እስቲ እቺን ሙዚቃ በዛው እንጋብዝሽ አንቺንም አድማጮቻችንን መልካም ቀን ሚሚ
1: አመሰግናለሁ መልካም ቀን ለሁላችን እሺ ቻው
3: ከደረትሽ ማለት Na fukachi ngondere

0: የበቆሎ ቂጣ በጎመን በልቶ ማድረግ ለእናንተ ብርቅ ነው እንዴ?
1: አይደለም አይደለም።
2: የኦርቶዶክስ ቤተክርስቲያን ለኛ ለኢትዮጵያውያን ክብራችን ናት።

0: ኮሽ ባለ ቁጥር አፍ ለመዝጋት የሚጥር መንግስት አይደለም። ነገር ግን መሰረታዊ የመንግስት ብቃት የሚባሉት ላይ ደግሞ ሲታይ እንኳን ለኢትዮጵያ ለአፍሪካም ኩራት ነው።
1: ታውንጂ ታውንጂ ታውንጂ ታውንጂ ታውንጂ ታውንጂ
2: ጸጥታ ጸጥታ ይሄ ብዙ ሰዎች የሚታዘቡት ምርጫ ነው። ዲሞክራሲያዊ መሆን አለበት።
3: ይህችና

0: የዛሬ 12 ዓመት ለመንግስት አሁንም ኮፒ ወጅ ያለ በሰነድ ሳተላይት እንዲኖረን ፕሮፖዛል አቅርቤ ነበር።
1: አሁን ኢትዮጵያ 2 ሳተላይት አላት።
2: ከጁዝ መንግስት ጋር ለመድርድር እና የተግባባንበት ፓይፕ ዝርጋታው በሁለት ዓመት ጊዜ ውስጥ እንዲጠናቀቅና ለኤክስፖርት የተፈጥሮ ጋዝ ማቅረብ እንድንችል ነው።
3: ያንተ ያለ በረረኝ ያንተ ያለ ገልግለኝ በቃ ስለኝ።
1: ባለፉት ሳምንታት በሰሜን ሸዋ በጎጃም ያያችሁት ዝናብ የተፈጥሮ ሳይሆን እኛ ያዘነብነው ነው።

0: አድማጮቻችን አሁን ደግሞ ሌላ ውድ እንግዳለን። ተናስተልኝ
1: አህሜ እንዴት አላችሁ?
0: አዲስ አመት ይሸታል። እናንተም አከባቢ እዚህ አከባቢ የዳቦ ምንድነው ሱ ይሄ ጭሱ የኩበት ጭሱ
1: ኩበት በልጅነቴ
0: በጣም ነው ወዶ
1: እየጠፈጠፍኩ ነው ኩበት አሁን ለዛን ከንዲደርስልኝ
0: ለዚህ ነው በጣም ሪሊ እኔ በህይወቴ ማረሰው አዲስ አመት ምን ሲመጣ ይሄ ጭሱ በየኩበት በየሰፈሩ ሰፈሩ ሲታወድኛ ሰፈር በቃ ምን ልበልሽ በጣም ነው ደስ ይል አመት ባለን የሚያስታውሰኝ አንዱ እሱ ነው።
1: እውነት ነው። አዎ ሁላችንም ጋር እኔ ደግሞ በጣም የማረሰው አንድ ነገር ልንገር፣ የሚገርም እዚህ መጥቼ ራሱ እስካሁን ድረስ ማድረግ ያቃተኝ ማለት ለምንድን የማላረገው አለኝ። የእንትን እነዚህ ሶስት ቀናቶች ጳጉሜዎቹ ፌጦ ተዘፍዝፎ ሎሚ ተደርጎ ጠዋት ገላህን በቀዝቃዛ ውሃ ትታጠባለህ፣ በጠዋት ተነስተህና እሱ ጠዋት ይበላል። በቃ አይ ዊሽ እስካሁን ድረስ ሁሌ ነው የሚገርም አዲስ አመት ከሲመጣ እነዚያን የጳጉሜ ወራቶች ፌጦ ፍትፍት በሎሚ በቃ በጣም ነው ትዝ የሚለኝ። በጣም እማረሰው ሁልጊዜ የሚገርም ነገር አንተን በልተሃል
0: የሚገርም ነው። እኔ ደግሞ እሱን ልነግርሽ ነው በፍጹም እበደል ነበር ማለት ነው። እኔና ነብሱ ማርና ትንሽ ወንድሜ እንበደል ነበር ማለት ነው። በዚህ ሩፋኤል በሆነ ጊዜ የእኛ ሰፈር በላይ ሩፋኤል ነው ቤተክርስቲያን፣ ሁልጊዜ ጧጧት ደግሞ ይዘንባል። ለምን እንደሚዘንብም አላውቅም። ተነሱ እንባልና እኔና ትንሽ ወንድሜ ይሄ አሸንዳል አይደለም ውሃ ከጣራው ላይ የሚወርደው እዛ ላይ ቁጭ በሉ እንባላለን። እንደዛ እየተንቀጠቀጥን ግን አሁን አንቺ የምትሆን ፌጦውን ሎሚውን ምኑን ሰምቼውም አይቼውም አላውቅም። እኔ አልደረሰም።
1: ቴክኒሽያን በልተሃል?
2: አዎ
1: በደንብ
0: ተዘብዝፎበቃሱ።
1: አዎ እኔ ያረሰውም ሁሌም እፈልጋለሁ። አሁንም ግን አለ ፌጦ።
0: ምንድን ነው ነገሩ? ምንድን ነው
1: እንግዲህ ከጤና ጋር ተያይዞ ይሄ ሆድ ማጠብ። ቅድም አንድ እህቴም ቀርባ እንደዚህ አዲስ እቃ ምናምን ጽዳት በተለየ መልኩ ስትል ነበር እና አይ ቲንክ ሃይማኖታዊ ይሁን ልማዳዊ ይሁን አላውቅም፣ ብዙ ምክሩን ሚኒንጉ አይገባኝም። ግን ጠዋት በቃ ሆድን ከማጠብ ጋር የተያያዘ ይመስለኛል። እና አሁን የሄልስ ቤኔፊትን ስታይም ፌጦ በባዶ ሆድ ይመከራል ከሎሚ ጋር።
0: በባዶ ሆድ ነው የሚበላው?
1: አዎ በባዶ ሆድ ነው የሚበላው።
0: አልቅም ስላቸውም ነበር።
3: እንትን ሞየ ባህላዊ ሳይሆን የመድኃኒትነት ነገር አለው። አብዛኛው የምንበላው ቅባት ያለው ስጋው፣ ቅቤው ምናምን ስለሆነ ሆዳችንን እንዳያመን ዝግጁ ለማድረግ ይመስለኛል። ያንን
1: እንግዲህ ብዙ እንጠይቃለን ሰዎች
0: እንደሚበላ። ለእኔ ብርዱና ዝናቡ ብቻ ነበር የሚደርሰኝ። ይሄ ፌጧችሁ ግን አልደረሰኝም።
1: አየዋለሁ
0: እንዴት እንደሆነ። እንግዲህ አንድ ቀን ስሪውና ደግሞ እናየዋለን፣ አቋም እንወስድበታለን። በዚህ ሬዲዮ ይሄ ፌጦና ሎሚ ትክክል ነው ወይ የሚለውን አቋም የምንይዝበት ይሆናል። በነገራችን ላይ እሙዬ እንዴት ነበር አዲስ አመት የምታስታውሽው? እንዴት ነበር ትዝታሽ? ምንድን ነው እስቲ ቅድም እንዳልኩት ልጅቷን ከዋዜማው ጀምሪና በስዕላዊ ድርሰት እስቲ አሳይን። እኔ የአገር ቤቱን ትዝታ ነው ፈልግ። እንዴት ነበር?
1: ሳምንት ሲቀረው ነው የሚጀምረው። አዎ ይሄ ዝግጅቱን ትተህ የመጀመሪያው በቃ አንተ ደስ የሚያስብል ነገር ልብስ በጨርቅ ይሄ ጨርቅ ይገዛል አይደል? ልብስ ስፌት ቤት ትወሰዳለህ፣ ለአዲስ አመት ልብስ ሊገዛልህ። በቃ ከዛን ጊዜ ጀምሮ ደስታው ይጀምራል ማለት ነው። ብዙ ጊዜ ሳምንት ሲቀረው ነው እሱን ሄደህ ይመረጥልሃል ልብስ የሚሆን ነገር እዛ እሱን ልብስ ቤት ይሰጣል። እስኪመጣ ድረስ ያለው ጭንቀት በቃ በየቀኑ ነው የምትመላለሰው። ልብስ ሰፊው ቤት ደረሰ አልደረሰ ማለት ነው ያንን ልብስ። ከዛ አንድ ቀን ሁለት ቀን ሲቀረው ለብሰው ሁሉ ነው የምታድረው። ታውቃለህ፣ ሞክረሃል አንተ
0: እሱን እናገራለሁ። አዎ
1: በቃ ከዛ እሱን ለብሰው ሁሉ ተደብቀህ አናውልቅ ነገ ይቆሽሽባል ትባላለህ። ኧረ በቃ እኔ ተደብቀህም ቢሆን ለብሰህ ትተኛለህ እሷን ልብስ እና ያው በብዛት ያው ልብስ ማነው ስሙ ቤት ማገዝ መላላክ። ቡሄም ቀድሞ ይመጣል የቡሄ ዳቦ ምኑም በቃ ኦገስት እኮ ከኦገስት ጀምረህ ከነሐሴ ጀምረህ በዓል ነው የአዲስ አመት መቀበያ ነው ቡሄ አለ ብዙ በዓላቶች አሉ። እና ከዛ ልክ ያው አዲስ አመቱ ስራ ታግዛለህ ትላላካለህ ጽዳት። ብዙም እንኳን እኔ መጨረሻ ልጅ አይደለሁም ግን መጨረሻ ትሆናለች ተብዬ በኋላ ተወለድኩኝ እንጂ ለእናቴ ማለት ነው። እና ትንሽ ስራው ላይ ጨምላቃ ነገር ከሚባሉት ነበርኩኝ። እና በቃ ግን ያው ያቅመን ታረጋለህ፣ ትሰራለህ፣ አበባ ትስላለህ፣ አበባ ለታደላለ በማግስቱ ጧት ሳንቲም ተቀበላለ ካራሚላ ደስታከረ ናና ስዚላ ናና
0: እንደ በሚገብ ነጩ አይደለ ናና
1: ነጩ ናና ካራሚላ
0: ክቡ ነጩ ክቡ እንዴት ይረሳል እሱ
1: ደስታከረ ሚላለ አቀሱ እንደገና ወለድ ተከበርቴ ነው የምትሆነው እሱን ሁሉ በፒስታል ትገዛለ ቤት ምግቡም እንግዲህ ጧት በግ ይታረዳል እኛ አካባቢ ደግሞ ሞር ፍየልም ላፋር ክርብ ስለሚቀየተወለቁበት አካባቢ ማጅቴ ፍየልም በደንብ እንጠቀማለን የፍየል ስጋ
0: ኦኬ በልጭ
1: ማለት ቅርጫ አለ ከዛ በኋላ ስተት ሆነ እኔ ግን ያው አይበላ በቤተክርስቲያን የተባለ አንድ ሞደው ምግብ አለ ስዊድሾቹ እንደ ካልቸር ይበሉታል እንደውም ለጤንትም ብለው ማለት ነው ለያርን ምናምን
0: ኦኬ
1: በግ ሲታረድ ይሄ ደሙ ይደቀነና የደም ዱለት ይበላል
0: እሱን እኔ ማቃለሁ
1: አዎ በጣም ነው የሚጣፍጠው
0: እንደውም እንደውም በልጅነቴ ማን ወልጅነቴ አልኩኝ እጄን ወድቄ ተሰብሬ ያን ጊዜ በቃ ይሄ ደም እየተጠበሰ እንትኑ በቀይ ምነው ቀይ ካሮት አይደል ምነው ማለት ቀይስርና እሱን ደም እንትን ተብሎ በቃ መከራይን አይ ነበር አስተውሳለሁ
1: እቀስ በሱ ይጀምራል እሱ ጧት ገና ከብቱ እየተገፈፈ ማነው በጉ እየተገፈፈ አንተ ወረደ እሱ ተጠባብሶ ቶሎ ነው የሚደርሰው በጮ ይመታል እሱ መብላት ትጀምራለህ ማለት ነው በቃ ከዛ መጠራራቱ አለ ከሌ ቤት አያታችን ቤት ሁላችንም ልጆች እንሰበሰባለን በተለይ በቃ ጨዋታ ነው ምን ሳቅ ነው ምን ከዛ በኋላ ምን
0: የሚገርምሽ ነገር አሁን ካልሽው ውስጥ እኔ ማቀው የትኛው መሰለሽ በግ ሲታረድ የመጀመሪያ ስራዬ ነው ከግቢ ውጭ ወጥቼ እነዚህ የበቆዳ ያለው የሚሉ አሉ እነሱን መጠበቅ ነው እነሱ ሲመጡ አባቴ ነፍሱን ይማረውና ምን ያረግ ነበር መሰለሽ ያርድና እሱ ቆዳውን ግፈፉና ውሰዱ ይላል ገባሽ እኔ ደግሞ ያ ቆዳ በዚያን ጊዜ ትዝ ይለኝ 2 ብር 2 ብር 50 ይሸጥ ነበር እኔ ገና ጁኒየር ተማሪ ሆኜ በር ላይ ሆኜ አስቀድሜ ነው እንት 50 ሳንቲም ሰጣለሁ ያለችኝን ሽልንግ ሰጥና ገፈህ ቆዳውን ትተት ሄዳለሁ ካለበርዛ እዚች ግቢ አትገባምላለሁ 50 ሳንቲም ሽልንጉን ሰጥቼ ቆዳውን ወስዳለሁ እንዴ ይታይሽ 2 ብር 2 ብር 50 ይሄ እኮ ሀብት ነው ሀብት ነው
1: በቃ ኢኮኖሚስትነት ያኔ ጀምሮ ነው የጀመረው ማለት ነው በዛው ነው የቀጠለው
0: የስዊድንን እንትልቆ እና እንደዚህ እሱን አስታውሳለሁ ሁልጊዜ በራ ላይ ነው ቶሎ ብዬ የምቆመው ምክንያቱም አባቴ ካረደ በኋላ የሚገፉት ይመጣ በቆዳ ያለው እኔ በር ላይ ቆሜ እነሱ ከዛ ካልተስማሙ አይገቧትም በዛ አስታውሳለሁ ሌላው እንዳልኩሽ እዚህ ይሄ ጭሱ በፍጹም አይረሳኝም በፍጹም ሌላ ደግሞ አንድ አሁን እኮ ነው ሰነፍኩ እንጂ በልጅነቴ ትንሽ ቢዝነስ አግ ነበር ትንሽ ትንሽ እኛ ግቢ ብዙ ኮባ አለ ኮባ ታውቂያለሽ ጥድና ኮባ አለ ኮባ በጣም ውድ ነው ለምን እንደሆነ አላውቅም በአመት በዓል ጊዜ ሰፈር ውስጥ ተሸክሜ ኮባ እየዞርኩ ሸጥ ነበረ የሰፈር ውስጥ
1: ከበርቴ ነበር ካድሮም
0: በልጅ በዚህ ላይ ብይ በጣም ብይና ጠጠር
1: አንተ 2 ብር እኮ በጣም ብዙ ነው
0: 2 2 50
1: እንዴ በጣም ብዙ ነው 2 ብር
0: አንድ ጊዜ 10 ብር መንገድ ላይ ያገኘው የታባቴ ልግባ እንዴ ምን አላልቃለ ምናገረው ጠፋኝ ቤት ገባሁ
1: ሚሊየነር እኮ ነው
0: ቁጭ አልኩኝ እንዴት ብዬ ላስረዳ ለቤተሰብ ደብቆ 10 ብሩን ወደ 3 ቀን ያህል ዝም ብዬ ቁጭ አልኩ አፈኝ
1: ወመንስ ትባላለህ አገኘበት ወጥተህ ነው ትባለው
0: ከዛ በኋላ ማልበለ ሰፈር ውስጥ ነገስኩኝ የሰፈር ልጆችን 1 ብር ተመነዝርና ደሞ ደስ የሚለው ምን እንደሆነ ታገኛለህ ትዝ የሚለኝ 1 ብር አንተ መነዝርና ዝርዝር ፍራንክ ኪስ ትከትና ኮሽ ኮሽ ኮሽ ሲል የሰፈር ጩጬ ሁሉ ያንተ ሀብታ
1: ገንዘብ
0: አለ እንደ ልጅነት እኮ ወርቅ ነገር የለም
1: በጣም
0: እሱን አስታውሳል
1: ኮምጣጤ የሚገረው ነገር በ10 ሳንቲም ያኔ በ5 ሳንቲም በ10 ሳንቲም ብዙ ኮምጣጤ ከትምህርት ቤት እንጠፋና ያው ሰርቀን ያው ሳንቲም ከቤት እና ኮምጣጤ አሁን ኮምጣጤ ምኑ ነው ተሰርቆ ተገዝቶ የሚበላው ግራ እኮ ነው የሚገባ አሁን ኮምጣጤ ይሄ እንትን እኮ ነው ቬናግር እኮ ነው እና የእንትን አይነት አይደለ የሎሚ አይነት ትንሽ ከፍ ያለ እና እሱን አሁን ሎሚ ገዝተህ ሳንቲም ሰርቀን ሎሚ ገዝተህ ትበላለህ እንዱ በቃ ወይ ልጅነት ወርቅ ነው አሜ
0: እኔ ደግሞ ማረሳው ድንገርሽ ምን እንደሆነ ተከትላል ማረሳው 7ኛና 8ኛ ክፍል ሆኜ መስማር ትምህርት ቤት የሚባል ትምህርት ቤት ነው ተማርኩት እንደውም ዛሬ ላቀርበው ነበር የልጅነት ጓደኛዬን እንግዲህ በሚከተለው ሳምንት አቀርበዋለሁ ከተገኘ እና ጧት ጧት በፍጹም ፓስቴ ሳልበላ ክፍል አልገባም ነበር ጧት
1: ጦርናቄ
0: አዎ ጦርናቄ ሰፊው ይሄ ጠፍጣፋው
1: አዎ
0: ፊትሽ በሙሉ በዘይት ተንትም ብሎ ስም ሲጠራ መስፍናዊ ትምህርት ቤት ስም ሲጠራ አህመድ ጧት ስም ጥል የለም ክፍል ገብቶ የለም ተማሪው በሙሉ ጓደኛ ይመጣል እየመጣ ነው ፓስቴ ቤት ነው ይመጣል ይላል በግልጽ እኮ ነው የሚነገረው እኔ አቺን ፓስቴ ሳልበላ አልገባም ነበር ትዝ ይለኛል የልጅነት ነገር
1: በጣም
3: ኮምታቴ ስትይ ያው በሎሚም በኮምታቴ ውስጥ ደስታ ክረሜላ አርገሽ አልመጠጥሽም እንዴ
1: ውይ በጣም ሲጣፍጥ ውስጡ ይከተትና ጫፎ ላይ ትንትንና ውስጡ ከታት ትመጣታለህ
3: ከኮምታቴና ደስታ ክረሜላው ተደባልቆ የሚወጣው ልዩ ጣም ነው
1: በጣም
3: በጣም ትዝ ይለኛል
0: እኔ እንኳን ይህን ኮምታቴ የምትሉትን አላውቅም እኔ የማውቀው ልንገርህ ከከረሜላ ደስ የሚለኝ የነበረው ሜንታ ከረሜላና ቾኮላት የሚባል ነበረ ጠፍጠፍ ያለ ነው ቾኮላቱ ሜንታው ሜንቶል እንትን አለው ግን ይጣፍጣል ጥርስ ጋር ኤግዛክትሊ ጥርስ ላይ እንትን ይይዛል እሱን ወደው ነበር በአስር ሳንቲም ሶስት ነው ምናምን ነገር ነበረ ከዛ አንቺ ያልሽው ይሄ ናናው ነበር ናናው ርካሽ ነው በአምስት ሳንቲም ስድስት ነው ምናምን ነበር መሰለኝ
1: እሱን አስታውሳለሁ ነው ለመብላትም ቀላል ነው በቃ
0: በጣም በጣም አረንቻታ አስታውሽ ነበር አረንቻታ ታውቃላችሁ
1: አላቅም እኔ
0: ልጆች ሆነን እግር ኳስ እንጫወትን ብለው እንግዲህ ወድቄ እንደተሰበርኩ ከመተሰበረ በፊት እግር ኳስ እንጫወት የሰፈር ግሩፕ እንጋጠምና 10 10 ሳንቲም አሲዘን እንጫወታለን ሰፈር ውስጥ 10 10 ሳንቲም አሲዘን እንጫወትና ምንድነው የምናደርገው አሸናፊው በ10 ሳንቲም ኮረት ብስኩት ይገዛል ከሱቅ በአምስት ሳንቲም አራት ነው በአስር ሳንቲም ስምንት ትገያለች በአስር ሳንቲም ደግሞ አረንቻታ የሚባል አለ ኢትዮጵያ ውስጥ ቢራ የሚሸጡበት ጠርሙስ አይነት አጭሯ አረንቻታ እንደ ስኳር ነው ቀይ ነው እሱን እያዞርን እንጠጣለን አንድ ነው የምንገዛው በአስር ሳንቲም እሷን እየቀመስን ዙሪያውን እንጠጣለን ስምንት ብስኩት እንበላለን አሁን ያችን አረንቻታ ስጠጪ ከንፈረሽ በሙሉ ደም ነው የሚመስለው ያ አረንቻታው በቃ እሱን ይዘን አረንዱ ያ የልጅነት ጊዜ ተመልሶ ቢመጣ እንደ ትልቅ ነገር ነበር የምንቆጥረው ምን አባት ያውቃለሁ አሁን ሆየ ሆየ እምቢሉም በእንትን ነው አሉ በዚህ በምንድን ነው አይቲኤም በስዊሽ ነው አይቲኤም ካርድ ይዘው ይዞራሉ ምናምን ነው የሚባለው እንግዲህ የኔ ቢጤውም እንደሱ ነው የሚያደርገው ሲሉ ሰማለሁ በነገራችን ላይ ያንቺ የቤት እኔ ኢንትረስት የሚያደርገኝ ይሄ እህቶቻችን በልጅነታቸው እናቶች እንዳጋጣሚ ሆኖ በእኛ ባህል ወንዶችን ይሄን አርግ አይሉም እናቶች የምግብ ምናምን እኔ አላቅም ሴቶችን ግን ቁጭ ብለው በይ ዶሮውን 12 ቦታ ገንጢ ምናምን ይላሉ አሉ አንቺ ያደርሷልሻል
1: እኔ ወደ ሸኪሶ ከሄድኩ በኋላ ነው እሱ አይነት ስራ ውስጥ የገባሁት እናቴ ቤት እንዳልኩ ያለሁኝ ትልልቅ እህቶችም ስለነበሩ ሴቶች ብዙም ወደ ኩሽናው ምንም የማውቀው ነገር አልነበረኝም ግን የኔ ድርሻ ውሃ በር ቧንቧ ከቧንቧ ውሃ እየቀዱ በጀሪካን ማንጣት ማስቀመጥ እዛ የሚሰራበት ቦታ
0: ዲቪዥን ኦፍ ሌበር ነበራችሁ ማለት ነው የስራ ክፍፍል
1: ያው አንተ ትንሽን ስራ ትሰጥ ውሃ ይዘህና ትባላለህ በቃ ውሃ ታመላልሳለህ እሱም እኮ በቃ አልቅሰምን ብለህ ነው እቃ ጠብ ትባላለህ በስማም ሰው መጥቶ ባይበላበት እቃውን አጥበህ ከጨረስክ በኋላ ይሄ እቃ ታጥቦ አያልቅም እንደ ይሄ እቃ ታጥባለህ ከዛ መልሶ ይመጣል እንደ አሁን አጥቤው እናም በላም እንዴት አይደል ድጋሚ እና እሱን ሰራ ነበረ ያው እንደዛ ነበረ አምዬ
0: እስቲ እንዴት ነበረ ያንቺ ትዝታሽ እስቲ ሌላ በልጅነትሽ አዲስ አመት ሲመጣ ዘመን ከዘመን ሲለወጥ ምን ትዝታለሽ እኔ እንድቅድም ያልኩት
1: እኔ አንድ ጊዜ ራሴ ነፍስ ካወቅኩ በኋላ የራሴን ቤት ከመሰረትኩ ካገባሁ በኋላ ማለት ነው እንትን ስላለች መርሰው ገጠመኝ ነው ያው ዶሮ ትገዛ የለ የለት ሁለት በጣም በአንድ ቀን ሲቀረው በጣም ስለሚወደድ ሶስት አራት ቀን ሳምንት ሲቀረው ነው እንትን የሚለው ከዛ ሊታረር ጧት ሲፈልግ ዶሮ ሁለቱም ዶሮ ሞቷል እና አዎ ሁለቱም ዶሮ ሞቷል። እኛ ብዙ ጊዜ እኔ የራሴን ቤት እንትን ካልኩ በኋላ ካገባሁ በኋላ ያን ቀን የለቱ ቀን በጋ እናርድም ጥሪ ነው በየቤቱ መሄድ ነው ምናምን ነገር በቃ ምንም ድካም ነው እና በዶሮ ምናምን እናሳልፍ እና በማግስቱ ነው የምናርደው የሚታረድ ነገር። ከዛ ያው ምን እንቁላል ጠብሰን በልተነዋል እንላለን ያን ቀን። ምክንያቱም የትም በዓል ነው የትም እኮ መሄድ አትችልም ያን ቀን ብዙ ነገሮች ዝግ ናቸው። ስጋ ቤት ሄደ ስጋ ካልገዛ በስተቀር ማለት ነው። እና እሱን ገጠመኝ ያረሳም አዲስ አመት ሲመጣ ግን በተለይ ደግሞ እኔ ባህርዳር ያለችው ሰዎች ምናልባት ስታዳምጡ በጣም የልጆች አባት አሁን በህይወት የለም በጣም መልካም ሰው ነበረ እና በዓል ዋዜማ የስራ ቦታችን ቀበሌ 6 ሙዚቃ ቤት ነበረ። እዛ አካባቢ የሚውሉ ጎዳና ተዳዳሪዎች አሉና ሁሌ በዓል ሲመጣ ዋዜማ እኛ ቤት ስራ እንግዲህ ያን ቀን እነሱ ስራ ብዙም ሸቅል የሚሸቅሉበት ቀን ነው ግን ይመጣሉ ሁሉ 20ም 15ም 30ም ሆኑ በቃ ዋዜማ አብረን ነው የምናሳልፍ። ቡና ይፈላል፣ ጾምም ከሆነ ዳቦ ይጋገራል፣ የጾም ምግብ ይዘጋጅ። ከዛ በኋላ ልክ 00 ሊሆን ሲል እነሱም ወደ ያው የሚወጡበት ይወጣጣሉ። ብዙ ጊዜ ዋዜማ ከጎዳና ተዳዳሪዎች ጋር ነበር የምናሳልፈው እኛ ቤት።
0: ኦኬ፣
1: እንደዛ ነበር የማሳልፈው በዓላቶችን በሙሉ።
0: በጣም ኢንተረስቲንግ። በነገራችን ላይ ቅድም የፍየል ስጋ ስትይ የሰማው መስሎኛል። የፍየል ስጋ ትበይ ነበር?
1: በደንብ ነው የምወደው። በስማም አሁን ራሱ አልቢ ስመጣ ስጋ ልገዛ የፍየል ካለ ሌላውን አልገዛም፣ የፍየል ነው የምገዛው።
0: ከልብሽ ነው?
1: የምር
0: በልቼ አላውቅም። እኔ ፍየል ስጋ
1: በጣም ቴስቲ ነው።
0: አይ አንድ ጊዜ ምን ሆነ፣ አየሽ እኔ በነበርኩበት ጊዜ አዲስ አበባ የፍየል ስጋ አይበላም አንበላም። እኔ በነበርኩበት ጊዜ አባቴ ነፍሱን ይማርና ድሃ አባቴ ስጋ ይወዳል እና ቢያንስ በ15 ቀን አንድ ቀን በግ ማረድ ይፈልጋል እና አሁን እንደ አጋጣሚ ያን ጊዜ በግ ፈልጎ ሲያጣ ፍየል ይዞ ይመጣና አንድ ቲቲ የምትባል ውሻ ነበረችን ነፍሷን ይማረው ጅብ ይዟት ሄደ ብሎኛል። 15 ቀን ታምም ያለው በሱ ምክንያት እና ፍየል ይዞ መጣና አረደ። ሁላችንም ዝም ብለን አየን። እዛ ትንሽ ወንድሜ ስማርት ነበር ነፍሱን ይማረው እና አባቴ ጋር ጥሬ ስጋ አብሮ ይበላል። እኔ ያን ጊዜ ብዙም እንትን አልልም እና ገንዘብ ለማግኘት ነው የእኔ ጎበዝ ልጅ ልና ይሰጠዋል ትንሽ ገንዘብ። አሁን እሱም ያንን ፍየል ስጋ አልነካም አለ። አባቴ ተናደደ፣ አብሮት የሚበላው ጠፋ። እንዳለ ወሰደና ያችን ፍየል ለቲቲ የምትባል ውሻ ነበረች ለእሷ ሰጣት። ያንን ነው ስለ ፍየል የማስታውሰው። አሁን ግን ስሰማ ኢትዮጵያ ውስጥ ጥሬ ስጋ ነው ያሉት የፍየል ስጋ
3: በሬ ለምን የሚባል
0: በሬ ለምን እንደዚህ ይላሉ አሉ። እኔ ገርሞኛል።
1: የበግ ስጋ ስጣሚ የበግ ስጋ ሞረ ስብ ይበዛዋል ስጋ የለውም እና የፍየል ስጋ ግን ከጤናም አንጻር ብዙ ቅጠል ነው የምትበላው ፍየል። በእርግጥ ሆድ ይረብሻል፣ ሽታው ትንሽ አይነት ነገር ምናምን አለው እንጂ አዎ በጣም ቀይ ስጋ ነው ስጋው በብዛት የፍየል ስጋ። በቃ በደንብ የምትበላው ስጋ እኮ ነው።
0: እኔ ያለመድሽው ነገር ነው ምንም እኔ ምንም አላቅም። አዲስ አበባ ውስጥ የፍየል ስጋ ሲበላ ማይቼ ሰምቼ አላቅም ነበር በእኔ ጊዜ። እና አሁን ስሰማ ያው አንተ ያልከው ምንድን ነው በሬ ለምኔ
1: በሬ ለምኔ በከል እኔ ይሁን ለአፋር አካባቢ እኔ ያጣየም ኖሮ ያለው እዛ ማጀት ያጣዬ በዛ በኩል እና አፋር ቅርብ ነው። ለዛ ከዛ አፋሮች ይዞ ይመጣሉ። ትንንሽ ጥብቅ ያሉ ፍየሎች ማለት በጣም ትንንሾች ናቸው። እነሱ ለቅቅል ነው የሚሆኑ በከል ይባላሉ። አንዴ ትንትንትላለ አንዴ ነው የምትከታቸው። ውስጥ
0: ትንንሾች ናቸው።
1: ትንሽ ሆነው በቃ ጥብቅ ያሉ ናቸው። በጣም በጣም ስጋ አላቸው። በጣም ትንንሾች ናቸው። እሱን አንዴ ቅቅል ታደርጋለህ። በቃ ቤተሰብ ከሆነ ያው
3: ትንትላለ። ከአንድ ምሳ እኮ አያልፍም እሱ ለቤተሰብ ከአንድ ምሳ አያልፍም። እንቁላል ስትይ ቅድም በእንቁላል ፋሲካን አሳለፍ። እኔ ደግሞ ሰው ቤት ተጠርቼ እንደዚሁ በአንድ ትሪ ነው የምትበሉት ተብለን በትሪ ላይ ቁጭ አድርገው ዶሮም ምናምኑም ስጋም ያከፋፍላሉ። እንቁላልም አውጥተው ያልተላጠ እንቁላል ደረሰኝ። ያልተላጠ
0: ማለት ወጥ ውስጥ አልገባም ማለት
1: ገብቶ ነው እንጂ
0: ሳይላጥ ገብቶ
3: ሳይላጥ ገብቶ ተረስቶ ነው አንድ እንቁላል ገብቶ ምንም አይሆንም።
0: ኦኬ
3: በኋላ ሳይሆን ጠንካራ ነው። በኋላ ልጅቷን ጠርቼ ለመሆኑ ቀቀላችሁታል እንዳልኩኝ ምክንያቱም እንዛ ላይ እንዳላፈርጠው ብዬ
0: ያገባኝ
3: እንደምን ማለት ሳይቀቀል ይገባል እንዴ እኮ ከነ ቅርፊቱ ነው ብዬ ነገርኩ። ደነገጠች። ልጇም ነበረች እዛ ያነሳች ተጨምር ነበር
0: ኦኬ ልጇ ከታት ሊሆን ከታው
3: ግን ኤኒዌይ የተቀቀለ እንቁላል ነበር
0: በስሎ ነበር
3: አዎ በደንብ በሰለ ነበር ከበሰለው ውስጥ ነው አንስታ ሳትለጤ ለከተተች
0: እሙዬ የአዲስ አመት እንግዲህ የሀገር ባዝኑን የሀገር ቤቱን አጫወችን ትዝታሽን እዚህ ስዊድን ስዊድን ነው አሁን ያው የኢትዮጵያ ድምፅ ሬዲዮ አልቢ በሴፕቴምበር 12 ያከብራል አንዳንድ ሰዎችም ከውጭ እየደወሉ ባንገኝም እርዳታ እናደርጋለን ያለዋሉ እስከዚህ ድረስ ይሄዱዋሉ ከቻሉ ቢመጡ ነው እኛ አንድ ላይ ማክበሩን ነው የምንፈልገው እዚህ ያሉትም እንዲመጡ ነው የምንፈልገው ሁሉም አንዳንዶቹ እንደውም ትናንት ያገኙኝ ምናልባት ላልመጣ እችላለሁ ግን እንትኑን አስገባለሁ ያሉኛሉ ግን እኔ እንደሱ ሳይሆን እኛ የምንፈልገው ተሰብስበን በአንድ ላይ ሆነን ማክበር ነው ያንቺን እስቲ ንገሪኝ እንዴት ነው እንዴት ታይዋለሽ አዲስ አመትን አሁን የሴፕቴምበር 12ቱን
1: አሚዬ እኔ አሁን ኢትዮጵያ ድምፅ ሬዲዮ እንግዲህ ዛራ አሁን አዲስ አመትን እንደገና የተመሰረተበትንም አመት 33ኛውን አመት ነው የሚያከብረው አንድ ላይ እና ያው ሁሌም እንደተለመደው እንደምንሰባሰበው ተሰባስበን በጣም እውነት ለመናገር ከዚ እሱ የሬዲዮ በዓል ስላለ ቤቴ እኔ በዓል አክብሬ አላቅም ከዛ እንትን በቃ ጀስት እሱን እንደ ትልቅ በዓል ቆጥሬ ያው እሱን ነው በቃ የምጠብቀውም ውሽ የማደርገውም ልጆቼም ልጆች ጋር ወጥተው የሚጫወቱበት በአጋጣሚ ደግሞ በዚህ አመት እንግዲህ በ12 ነው በዓሉ በ11 ነው በኤክሳክት ታይም ነው ጥሩ ታይም ነው የሆነልን ለእኛ በዓሉን አንድ ላይ ተሰባስበው ለማክበር እና በደንብ እየተዘጋጀንበት ነው እንግዲህ ለአድማጮቻችን መናገር የሚኖርብን ምንድን ነው የአዳራሽ በፊት የምናዘጋጅበት አዳራሽ ውስጥ አይደለም ሱብ ኢትዮጵያ አልቢ ትንሽ ግሬታ እንዳይፈጥር ማለት ነው አንዳንዴ ብዙ ጊዜ እንደውም ለግራጁዌሽን የምትሄዱበት ቤት ከዚህ በፊትም ኢትዮጵያ ድምፅ ሬዲዮ ብዙ ጊዜ አክብሮ ያውቃል እና አልቢ ሱብ ኢትዮጵያ ቅርብ ነው ለቱናልባ ነውም ቅርብ ነው እንደወጣችሁ በ ከቱናልባና እንደተወጣ ወደ ሱቁ አላደል በሱቁ በኩል ከዛ ወደ ሱቁ ሳይኬድ ከመድረሱ በላይ ወደ ላይ ዝም ብሎ ታጥፎ መሄድ ነው መውጫው ግን አዎ መውጫው ግን ወደ ሱቁ በሚያስወጣው በኩል ነው የሚወጣው እና በዛ በኩል እንግዲህ ተሰባስበን መተን ምግብን በደንብ ተዘጋጅተናል የልጆች አክቲቪቲዎችን በደንብ አዘጋጅተናል እና ጥሩ በዓል እናከብራለን ብዬ ነው የምጠብቀው እንግዲህ ያው እንደተለመደው እንጠብቃለን እንግዶቻችንን ምንድነው ኢትዮጵያ ድምፅ ሬዲዮ ወዳጆችንም ጭምር ማለት ነው
0: እሙዬ በጣም እንትን ያለ የነካኝ ነገር አሁን ስትናገሪ እኔ የኢትዮጵያ ድምፅ አመትን ጋር ስለማከብርና የአዲስ አመትን በዛው ስለማከብር በፍጹም ቤት ያክብሬ አላቅም ማለት ነው አሁን ሳስበው እኔ ራሴ እዚህ ሀገር ከመጣው በኋላ ከተወሰነ አመት አንድ ለሶስት አመት ቆየ በኋላ የኢትዮጵያ ኮሚኒቲ ውስጥ

0: ሬዲዮኑ ሲያከብር የነበረ ሰው ዛሬ 33 አመት ሆኖ ማለት ነውና ቀላል እኮ አይደለም ገብቷል
1: በፍጹም
0: አዎ ቀላል አይደለምና ልጆች የሚናገሩት ነገር አላቸው እንዴት ነበር መታከብሩት ልክ አሁን ዛሬ አንተ እንደጠየከኝ ይሄን ነገር መናገር ይችላል ይሄ ነበር እንሰባሰብ ነበር አሁን ቀደም ፍቅር ስትናገር እኔ በጣም አልቅሻለሁ እውነት ለመናገር
1: አሁን ያልቀስኩት ቆራሁባት ምዬ በሷል
0: በጣም ጎበዝ ልጅ እኔም በጣም ነው ፕራውድ ያረኩት በልጅቱ ግን በቃ ይስማሃል የሆነ የሚስማ ነገር አለ ይሄ ቦታ ነው አሁን ልጆቻችንን ማሰባሰቢያ ብቻቸውን እሷ እንዳለችው 4-3 ብቻ ሳይሆኑ ብዙ እንደሆነ የሚያዩበት ይሄ ስብስብ ያጋጣሚ ነው ከአብረው ከወዳጅ ከዘመድ ጋር እንደዚህ ተመሳሳይ ከለር ካለ ሰው ጋር ማሳለፉ ሳይኮሎጂካሊ ለራስን ችሎም የሚፈጠረው ነገር አለ የብቸኝነትን ስሜት እኔ ብቻ ነኝ ለካ ወይንም ከዚህ ሁሉ ሰው መሃል ያለሁት እኔ እሱን ሁሉ ነው ሶልቭ የሚያርገው እነቴን ነው እና ቀላል ነገር አይደለም መሰባሰቡ ልጆቹን ለማምጣቱ ፕላስ ደግሞ አሜ አንተም እንግዲህ ያው ያለህበት ነው መታቀው ነው ይሄ ኢትዮጵያ ድምጽ ሬዲዮ ከ12 አመት በታች ይፈልጉትን በልተው ይፈልጉትን ጠጥተው መግቢያ የለባቸው በነፃን የሚገቡት እና አምጧቸው ልጆቹን አምጡና እንትን በሉ ምንድነው 2-3 ተመት ሆኖ ተሆኖ መጥቶ መግቢያ 350 ብር መክፈል ምግብ በነፃ ምን አው ምንድነው ለማናገር አይው እንግዲህ ላድማጅ ትንሽ እንትን ሊል ይችላል እንጂ እኔ አሁን እንግዲህ በኮሚቴነትም በምንም ስሳተፍ እዚህ ሬዲዮ ስራ ላይ ረጅም ጊዜ ሆነ በአጋጣሚዎች ሆኑ እና እውነት ለመናገር መልካም ሰዎች ቢድራክ ከሚያደርጉት ውጪ የሚሰበሰበው በትኬት የሚመጣው ገንዘብ ወጪውን አይሸፍንም እውነታው እሱ ነው ቁጭ ብለን ይዛ መስራት እንችላለን አይሸፍንም ገቢ 200-300 ሰው ቢመጣ በ350 ሲባዛ የአዳራሽ እና የምግብ ለምግብ የሚወጣ ወጪ እንኳን አይሸፍንም ሁነታው 250 ሰው ቢመጣ ከ250 ሰው 100 እና 100 ምናምን ሰው ልጅ ነው የሚመጣው ከዛ እነዛ ልጆች ናቸው የሚስተናገዱበት እና አምጣቸው በቃ እንትን እንበል የለም ቁጥሬ ሰው ቁጥሬ ልጅ ቁጥሬ በስቶብኛል እና ወጪውን አልችልም ኑ ችግር የለውም ነፃ መግቢያ እንሰጣቸዋለን ኑ አብረን እናከብራለን እና ይህንን ነው ማለት የሚችለው አሜ
1: ቴንኪው እኔ መቤት አሁን ያልሽው ነገር ትክክል ነው እስከ 12 ዓመት ያሉ ምንድነው ስማቸው ህፃናት ታዳጊዎች
0: ህፃናት
1: እስከ 12 ያሉት በነፃ ነው የሚመጡት የሚገቡት ከ12 እስከ 18 ያሉት ደግሞ ግማሽ 150 ነው መስ 100 ምን አይ
0: 150 ከግማሽም ያነሳ
1: አዎ ነው የሚከፍሉት ስለዚህ ባንድ ላይ ደግሞ እኮ አዲስ አመት የተለየ ነው የኛ ኢትዮጵያኖች የተለየ አዲስ አመት ነው አንድ ላይ እናክብረው ነው የምንለው ሙዬ መልካም ሰንበት ይሁንልሽ
0: መልካም ሰንበት በዚህች ላይ አንድ የተወሰነ ሰከንድ ከጨመርክልኝ ምርጫን በተመለከተ እኔ መናገር ፈልጋለሁ የግል ኢንተረስት ነው ሰው ምርጫ ደስ ያለውን ፓርቲ የመምረጥ መብት አለው ግን እኔ እስካሁን እዚህ ስዊድን ሀገር ከገባው ጀምሮ ለኢትዮጵያውያኖች ሲሳተፍ ሲደክም ሲበረታ የእኛን ድምፅ በጣም ሲያስተጋባ የነበረውን አንድ ሺዎች በሬን እንድትመርጡ ነው በተለይ ሶሻል አሁን ካለው ሁኔታ አንጻር ምርጫ የለንም ሶሻል ዲሞክራት እኔ ማንም ፓርቲ ደጋፊ ማባልም አይደለሁም ግን አሁን ካለው ፖለቲካዊ አዝማሚያ አንጻር ስደተኛው በተለይ ደግሞ ኢትዮጵያውያኖች ስንፍናችንን ትተን ከቤት ወጥተን እንግዲህ ከሌም ብረቱ አይደለም እኔ ሶሻል ዲሞክራትን ነው እስከዛሬ የምመርጠው ሶሻል ዲሞክራትን ነው አሁኑ ግን ምርጫ ድምጻችሁን መብታችሁን ተጠቀሙበት ውጡና ምረጡ ውጡና ምረጡ እንዲተደረግን እንዲሆን ማለት ትርጉም የለውም ወጥቶ መብትን እጅ ላይ ያለውን ካርድ መጠቀም አግባብ ነው በግሌ እኔ እንግዲህ አንድርሽን እንድታስታውሱት ነው መጠቆም ፈልገው አመሰግናለሁ አሜን
1: በጣም ቆንጆ ማለት የሚገባን በግርግሩ የሆነ የተረሳው ያሰብኩት አንዱ እሱ ነበረ አዎ እደግመዋለሁ አንደሽ ለኢትዮጵያኖች አሁንም እንደውም መጨረሻ ላይ በአዲስ አመት ላይ መጥቼ አብረን እናከብራለን ብሏል የቤተ ክርስቲያኑን የመጀመሪያውን ትልቁን እንትን ማለፋችንን ባለፈው ሐሙስ የከንቲባው ጽፈት ቤት ጋብዞን በጋራ ልናከብር ነበር እኔ እና የቤተ ክርስቲያኑ አስተዳዳሪዎችና አንዳንድ ቀሳውስት ተቃጥረን ነበር ባለፈው ሐሙስ ልክ የተፈረመ ለታ እንዳጋጣሚ የዛን ለታ እሱ ታመመ በዛ ምክንያት ተስተላለፈ እንትኑ ውሳኔው አልፏል አሸንፈዋል በዚህ አጋጣሚ የነገረኝ ውሳኔው ሲያልፍ አንድ ፓርቲ ተቃውሟል ቤተክርስቲያኑ እንዳይሰራ የስባሬ ዴሞክራቶች ተቃውሟል ግን አሸንፈናል ብሎኛል ግን ለዛ ለታ ልናክብር ሐሙስ ልናክብር የነበረውን ስለታመመ አስተላልፈነውና አዲስ አመት ላይ ይሄንንም ምክንያት በማድረግ ከነጻፊ ሌሎችን ጋር መተን እናከብራለን ብሏልና ኡነት ነው ኡነትን መናገር ያስፈልጋል የመሸበት ማደር ነው እንት ተናግሮ ለኛም ይረዳን ለራሳችን የሚሆነውን ወደኋላ ወደፊት ሳንል መምረጡ ተገቢ ነው ይሄንን እንዳትረሱ እንኳን አስተዋውሽኝ ነው ምለው መልካም ሰንበት ይሁንልሽም
0: አሜን አሜን መልካም እንግዲህ ለሁላችሁም መጪው አዲስ አመት ነው ካልተገናኘን መልካም አዲስ አመት ይሁንልን ለሀገራችን ለህዝባችን ለወገኖቻችን ሰላም የሚወርድበት ወንበር ላይ ያለውንም ነገር ሰሚ ነቅልን ጊዜ አምጣ አመሰግናለሁ በጣም አሜን
1: እኛም እናመሰግናለን ሙየ ሰላሙኝ
0: አሜን
1: ባይ

የሳምንቱ ምክር ተረጋግተህ ስራ ስኬትህ ራሱ ይጮሃል አንተ ግን ዝም በል ክብርህን አትሽጥ ካላከበሩ ቦታ ዞር በል መለመን ውርደት ነው ጓደኛህን ምረጥ ሺህ ከሚሆንህ አንድ የሚሆንህ ይበልጣል አትፍራ በሰው እጅ አትውደቅ በራስህ ተማመን ቃላት አታባክን ለማይገባው ሰው ዝምታ ትልቅ መልስ ነው ለራስህ ኑር ሰውን ለማስደሰት ብለህ ራስህን አትጣው አትልፈስፈስ ህይወት ደካማ ሰዎችን አታስተናግድም።

አድማጮቻችን እንግዲህ ፕሮግራማችን መጠናቀቂያው ደርሷል። ከዚያ በፊት ግን ቹቹ እህታችን ያስተላለፈችው መልእክት አለ። ባለፈው ሳምንት በተሳት ባለው ሰዓት መሰረት 16 ሰዓት ተጠብቂያችሁ አንዳንዶቻችሁ 17 ሰዓት ነው ብላችሁ አልመጣችሁ አላችሁ። ቦታው ከተያዘ በኋላ ከያዝነው በኋላ እንዲማድረጉ ትክክል አይደለም። በዚህ ላይ በአዲስ አመቱ ዝግጅት ላይ ልጆዬን አስገቡልኝ የሚል ነገር አንቀበልም ብላለች። አሁንም አንዳንዶቹ ሰዓቱን ቤተሰቦቻቸው ስላላወቁት በሰዓቱ አልመጡም። በድጋሚ ሁለት ልምምድ ይኖራል። በሴፕቴምበር 4 ከ16 ሰዓት እስከ 17 ሰዓት ከሰዓት በኋላ በሴፕቴምበር 4 ከ16 ሰዓት እስከ 17 ሰዓት በኋላ እስከ 17 ሰዓት ድረስ በሴፕቴምበር 11 ማለትም አርብ ዕለት እንደ ነገ ቅዳሜ አዲስ ዓመት ሊከበር ሴፕቴምበር 11 ከ16 እስከ 17 እንድትገኙ ብላ ማስታውሳናለች። እንግዲህ በድጋሚ እናገረዋለሁ፣ በዚህ ዝግጅት ላይ ለመሳተፍ የወጣቶቹ ዝግጅት ላይ ለመሳተፍ ልምምዱን ማድረግ አለባችሁ። ወላጆች ይዛችኋቸው ኑ። እግር ኳስ ተወስዷቸዋላችሁ፣ ሌላም ቦታ ተወስዷቸዋላችሁ። ይሄ ለነሱ የማይረሳ ታሪክ ነው። ይዛችኋቸው ኑና ጊዜውን ጠብቃችሁ አክብራችሁ ተገኙላት ለእህታችን። ይኸው ነው።